0: SBS, a world of difference. You're with SBS Amharic on mobile, online and on radio.
1: SBS Samarinya Garnut, mobile, online and radio. የዛሬውን ስርጭታችንን የምናስተላልፍበት ምድር ለማዳዊ ባለቤቶችን አንስተን ዕውቅናን ልንቸር እንወዳለን። የኤስቢኤስ አማርኛ ፕሮግራም ለኩሊናገር ውራንጁሪ ወይ ውራንግ ሰዎች ለሁንና ቀደምት አረጋውያን አክብሮቱን ይገልጣል። እንዲሁም ዛሬ ስርጭታችንን ለምታደምጡበት ለቦርጅናልና ቶረስ መሽመጥ ደሴት ምድር ለማዳዊ ባለቤቶች ዕውቅናን ይቸራል። ረቡ ሚያዝያ 28 2018 አርማዎቻችን እንደምን አርፈዳችኋል? ዘወትር ረቡ በአውስትራሊያ ሰዓት አቆጣጠር ከቀኑ 12 ሰዓት እስከ 1 ሰዓት ድረስ በቀጥታ ከስፔስ ሬዲዮ ጣቢያ የምናስተላልፈውን የአማርኛ ቋንቋ ፕሮግራም ስርጭታችንን አሁን ጀምረናል። ሀገርኛ ሪፖርት ከማህበረሰብ ለማህበረሰብና የቃለ ምልልስ ዝግጅቶቻችን ተካተዋል። ሀገርኛ ሪፖርት ኢትዮጵያ በሱዳን መንግስት የተሰነዘረባትን ክስ መሰረተ ቢስ ስትል ውድቅ ማድረጓን ቀዳሚ ትኩረት አድርጓል። ደመቀ ከበደ አጠናቅሮታል። በማህበረሰብ ለማህበረሰብ ዝግጅታችን የ2025 የዓመቱ የማህበረሰብ በጎ ፈቃደኛ በመሆን በኩዊንስላንድ ለሽልማት ከበቁት አቶ ወርቅነ ባይ ጋር ተነጋግረናል። በቃለምልልስ ዝግጅታችን ከዶክተር ግርማ ብርሃኑ ጋር በአይኪው ዙሪያ ያካሄድነው ቃለምልልስ ይስተናገዳል። በመጪው ሳምንት ዝግጅታችን ከአማርኛ ሰዋሰውና የትዝብትና ተስፋ መጽሐፍት ደራሲ ኢሚሬትስ ፕሮፌሰር ባዬ ኢማም ጋር ያካሄድነውን ቃለ ምልልስ ይዘን እንቀርባለን። እስከ ፕሮግራማችን ማብቂያ ቆይታችሁ ከኛ ጋር ይሁን። የፕሮግራሙ አዘጋጅና አቅራቢ ካሳሁን ሰቦቃ ነኝ።

0: ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ጀሮን ጂም ቻልመርስ የአውስትራሊያ ብሔራዊ ባንክ የወለድ ጭማሪ በዋነኛነት ከመንግስት ወጪ ጋር የተገናኘ አይደለም አሉ። በዘንድሮ ዩሮቪዥን የሙዚቃ ዝግጅት የተሳታፊ ሀገራት ቁጥር ቀንሷል የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። በጀሮን ጂም ቻልመርስ የአውስትራሊያ ብሔራዊ ባንክ የወለድ መጠን መጨመር በአውስትራሊያ የኑሮ ውድነት ላይ ተደራቢ ጫናን እንደሚፈጥር የሚረዱ መሆኑን አስገንዝበዋል። በጀሮንዱ በመጪው ሳምንት ማክሰኞ ሜይ 12 ምሽት ይፋ በሚያደርጉት በጀት በከፍተኛ ቁጠባና መጠነኛ የምጣኔ ሀብት ማነቃቂያ ላይ እንደሚያተኩር አመላክተዋል። የወለድ መጠንን በትላንትናው ዕለት ከ4.1 ወደ 4.35 ከፍ ያደረገው ብሔራዊ ባንክ ለጭማሪው አስባብ ሆነኝ ያለው የዋጋ ግሽበት ንረትና ሉላዊ ተጽዕኖዎች ለዋጋ ማሻቀብ ጫና እያሳደሩ በመሆናቸው እንደሁ ጠቅሷል። ዶክተር ቻልመርስ የመንግስት ከፍ ያለ የገንዘብ ወጪ ለተለያዩ ፕሮጀክቶች መዋል ለዋጋ ንረት ዋነኛ ገፊ ክንውን ነው የሚለውን የትችት አታይ እንደማይቀበሉት አስታውቀዋል። አያይዘውም
1: Australians are already paying a very hefty price for this war in the Middle East and
0: Australian ኮዲሁ በመካከለኛው ምስራቅ ጦርነት ሰበብ በጣሙን ብርቱ ዋጋ እየከፈሉ ነው። እናም የዚህ አይነቱ በብሔራዊ ባንክ የተደረሰው ውሳኔ ከአክባጅነቱ ባሻገር አቅላይ አይሆንም። ብሔራዊ ባንክ የወሰደው ውሳኔም ከመንግስት የወጪ ብዛት ጋር የተያያዘ አይደለም። ትናንት ይፋ ለሆነው ውሳኔ ዋነኛ ጉዳይም አይደለም። ከውሳኔው በኋላም የብሔራዊ ባንክ መግለጫ አመላካችነትም ያ አይደለም። ስለምን የመንግስት ወጪና በጀት የምጣኔ ሀብታችንን ዋነኛ የዋጋ ግሽበት ገፊ አድርገን አናይም ብለዋል። የኦስትሪያ ፖሊስ ዩሮቪዥን የሙዚቃ ዝግጅትን ተከትሎ ስካውን አካሂዶት ከሚያቀው የገዘፈ የጸጥታ ማስከበር እርምጃ እንደሚያካሄድ ተነግሯል። ቀደም ሲል እስከ 43 ሀገራት ሲሳተፉበት የነበረው የዩሮቪዥን ተሳታፊዎች ሜይ 16 ለሚከናወነው የዘፈን ውድድር ሽልማት የዘንድሮ ተሳታፊ ሀገራት ቁጥር ወደ 35 አሽቆልቁሏል። ለተሳታፊዎቹ ቁጥር መቀነስ አስባብ ሆኖም በርካታ ሀገራት የጋዛ ጦርነትን ተከትሎ የእስራኤልን ተሳታፊነት በመቃወም ሆኖ ተጠቁሟል። የቪየና ባለ ስልጣን እስከ 3000 የሚደርሱ የድጋፍ የተቃውሞ ሰልፈኞች ድምጾቻቸውን በአደባባይ እንደሚያሰሙ የሚጠብቁ መሆኑን ተናግረዋል። ቻይና ውስጥ በአንድ የርችት አምራች ፋብሪካ በተከሰተ የእሳት ቃጠሎ 26 ሰዎች ህይወታቸውን ሲያጡ 61 ለመቁሰል አደጋ ደርሰዋል። የእሳት ቃጠሎ የተከሰተው የርችት መዲና በሚል ተቀጽላ ስም በመትጠራው ሉያንግ ሁናን አውራጃ ሲሆን ቃጠሎው ህንጻዎችን ለማውደምና ባለስልጣናትም አከባቢውን ለቀው እንዲወጡ ግድ አሰኝቷል። አደጋውን ተከትሎም የቻይናው ፕሬዚደንት ሺ ሙሉ ምርመራ እንዲከናወንና ጥብቅ ተጠያቂነትም እንዲፈጸም መመሪያ አስተላልፈዋል። የርችት ኩባንያው ባለቤት በቁጥጥር ስር ይዋሉ ሲሆን በከተማይቱ ያሉ ሁሉም የርችት ፋብሪካዎች ከምርቶቻቸው እንዲገቱ ተደርጓል። በዚሁ ወደ ውጭ ምንዛሪ ተመና መረለን አንድ የአውስትራሊያ ዶላር 112 ኢትዮጵያ ብር ከ57 ሳንቲም ይዘረዘራል። አንድ የአውስትራሊያ ዶላር 71 አሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይመነዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያና ሰመልን። ሲድኒ ንፋሳማና በከፊል ደመናማ ይሆናል። ዝቅተኛ 12 ከፍተኛ 19። ሜልበርን ሊያካፋ ይችላል። ዝቅተኛ 7 ከፍተኛ 14። ብሪስበን በከፊል ደመናማ ይሆናል። ዝቅተኛ 17 ከፍተኛ 27። ፐርስ ፀሐያማ ሆኖ ይውላል። ዝቅተኛ 11 ከፍተኛ 23። አድላይድ ደመናማ ይሆናል። ዝቅተኛ 10 ከፍተኛ 17። ሆባርት ሊያካፋ ይችላል። ዝቅተኛ 6 ከፍተኛ 13 ካምብራ ለካፋ ይችላል ዝቅተኛ 3 ከፍተኛ 12 ዳርዊን ፀሐያማ ሆኖ ይላል ዝቅተኛ 23 ከፍተኛ 33 አዲስ አበባ በከፊል ፀሐያማ ሆኖ ይላል ዝቅተኛ 15 ከፍተኛ 26 ዜናዎቹን ከማጠቃላችን በፊት ረሰ ዜናዎቹን ደግመን እናሰማለን በጅሮን ጂም ቻልመርስ የአውስትራሊያ ብሔራዊ ባንክ የወለድ ጭማሪ በዋነኛነት ከመንግስት ወጪ ጋር የተገናኘ አይደለም አሉ በዘንድሮ የዩሮቪዥን የሙዚቃ ዝግጅት የተሳታፊ ሀገራት ቁጥር ቀንሷል የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።

0: Starting a new life in Australia isn't easy.
1: A lot of companies have rejected me.
2: Sometimes I feel like, oh, I'm gonna quit, I've given up.
0: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
3: Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organization a place where people want to be. For inclusion and diversity training, visit inclusion-program.com.au.
4: SBS Audio
5: ከሳቢ ወጋር እንዲገጥም ተጫዋች የሚለው ይጫል
6: ያው ታዲያ
7: ጀምበሃለም SBS Chill
8: SBS Pop Asia Non-stop Asian Pop.
9: Can you describe that feeling for people who haven't experienced it?
10: SBS Hindi ઉપલબ્ધ કરવાતા હે
11: Far from the partisan politics
5: of ሰብላይ በሆኑ ቋንቋዎች ዜናዎችን የያዘ ከውስጣዊ ስሜት ወጋር የሚገጥም ሙዚቃና ማራኪ ፖድካስቶች ከተሸፈኑበት ለመገለጥ ይጠብቆታል
4: sbs.com.au/audio.
5: በዚሁ የኢትዮጵያ በሱዳን መንግስት ሰነዘረባትን ክስ መሰረተ ቢስ ስትል ውድቅ ማድረጓን ቀዳሚ ትኩረቱ ወዳደረገው ሀገረኛ ሪፖርት እናልፋለን። ደመቀ ከበደ እንደሚከተለው አጠናቅሮታል።
12: ሀገረኛ ሪፖርት ኢትዮጵያ በሱዳን መንግስት የተሰነዘረባትን ክስ መሰረተ ቢስ ስትል ውድቅ አደረገች። የውጭ ጉዳይ ሚኒስቴር ባወጣው መግለጫ እንዳስታወቀው የሱዳን መከላከያ ኃይልና የውጭ ጉዳይ ሚኒስቴር በጋራ በሰጡት መግለጫ ኢትዮጵያ ላይ ያቀረቡት ክስ መሰረተ ቢስ ነው ብሏል። የኢትዮጵያና የሱዳን ህዝቦች ያላቸውን ታሪካዊ ግንኙነት ከግምት ውስጥ በማስገባት ሱዳን የእርስ በርስ ጦርነት ወቅት አንዳንድ ታጣቂዎች የኢትዮጵያን ሉዓላዊነትና የግዛት አንድነት በመጣስ የሚያደርጉትን ትንኮሳ ለህዝብ ይፋ ከማድረግ መቆጠቡንም አንስቷል። የሱዳን ጦር የህዋት ቅጥረኛ ወታደሮችን በርስ በርስ ጦርነቱ ውስጥ ማሳተፉንና ለነዚህ ቅጥረኛ ወታደሮች የጦር መሳሪያና የገንዘብ ድጋፍ በማድረግ በምዕራብ ኢትዮጵያ ትንኮሳ እንዲፈጽሙ ማድረጉን በመግለጫው አክሎ ጠቅሷል። ሱዳን ለተለያዩ ጸረ ኢትዮጵያ ኃይሎች መናኸሪያ ሆና ያገለገለች መሆኗን የሚያሳይ ታማኝ መረጃም አለኝ ሲል አክሎ ገልጿል። መሰል ድርጊቶችና ቀደም ሲል በሱዳን ጦርና ባለስልጣናት የተሰነዘሩ ወንጀላዎች እኩያ ዳውችን ለማራመድ የሚፈልጉ የውጭ ኃይሎችን አላማ ለማሳካት ያለመ መሆኑን ያመለከተው መግለጫው ይልቁን ኢትዮጵያ በዚህ አስቸጋሪ ወቅት ከሱዳን ህዝቦች ጋር አጋርነቷንና ያላትን ወዳጅነት አጠናክራ ትቀጥላለች ብሏል በመግለጫው። የውጭ ጉዳይ ሚኒስቴር ኢትዮጵያ በሱዳን የሲቪል መንግስት እንዲመሰረት አስቸኳይ የሰብአዊ እርዳታና ዘላቂ የተኩስ አቁም ስምምነት እንዲደረግ እንዲሁም ነጻ ሁሉን አቀፍና ግልጽ ሲቪል መር ውይይት ማድረግ አስፈላጊ ነው ብላ እንደምታምንም የውጭ ጉዳይ ሚኒስቴር በመግለጫው አብራርቷል። በኢትዮጵያ ብሔራዊ ምርጫ ቦርድ ውቅና የተነፈገው የትግራይ ክልል ምክር ቤት ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መሾሙን አስታወቀም። ከስድስት ዓመት በፊት በተካሄደው አወዛጋቢ ምርጫ የተመረጠው የትግራይ ክልል ምክር ቤት ማክሰኞ ሚያዝያ 27 ቀን 2018 ዓ.ም ባደረገው ስብሰባ ዶክተር ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት አድርጎ መሾሙን አስታውቋል። በህወሓት ማዕከላዊ ኮሚቴ ውሳኔ ወደ ስራ እንዲመለስ ተደርጓል የተባለው ይኸው ምክር ቤት ወይዘሮ ኪሮስ አጎስን አፈ ጉባኤ ወይዘሮ ምህረት በርሃን ደግሞ ምክትል አፈ ጉባኤ አድርጎ መምረጡ በፓርቲው መግለጫ ተጠቅሷል። በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ እውቅናው ባለፈው ዓመት ግንቦት ወር የተሰረዘውን ህወሓት በሊቀመንበርነት የሚመሩት ዶክተር ደብረጽዮን የትግራይ ክልል ፕሬዝዳንት ሆነው የተሾሙት በአንድ ተቃውሞና በሶስት ድምፅ ተአቅቦ በአብላጫ ድምፅ እንደሆነ ፓርቲው ባወጣው መግለጫ ገልጿል። ዶክተር ደብረጽዮን በ2012 ዓ.ም በተካሄደው ምርጫ በተመረጠው ምክር ቤት በተመሳሳይ መልኩ ፕሬዝዳንት ፕሬዝዳንት ተደርገው መሾማቸው ይታወሳል። ዶክተር ደብረጽዮን ክልሉን እንዲመሩ በመክረ ቤቱ የተሾሙት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የስልጣን ዘመን ለአንድ ዓመት ከተራዘመ ከሶስት ሳምንታት በኋላ ነው። የጊዜያዊ አስተዳደሩን ለአንድ ዓመት በፕሬዝዳንትነት ሲመሩት የቆዩት ሌተናል ጀነራል ታደሰ ወረደ የስልጣን ዘመን ያራዘሙት ጠቅላይ ሚኒስትር አብይ አህመድ ናቸው። ከሌተናል ጀነራል ታደሰ ወረደ በፊት አቶ ጌታቸው ረዳ ሲመራ የቆየ የትግራይ ክልል አካታች ጊዜያዊ አስተዳደር የተቋቋመው የፌደራል መንግስትና ህወሓት በደቡብ አፍሪካ ፕሪቶሪያ ከተማ በጥቅምት 2015 ዓ.ም የተፈራረሙትን የግጭት ማቆም ስምምነት ተከትሎ ነበር። ለኢንዱስትሪው ሴክተር የብድር አቅርቦት የሚያሻሽል ህግ በአንድ ወር ውስጥ ይፋ ይደረጋል አሉ ጠቅላይ ሚኒስትሩ። ጠቅላይ ሚኒስትር አብይ አህመድ ኢንዱስትሪው ሊያገኝ የሚገባውን የብድር ድርሻ እንዲያጣ ያደረጉት ሰው ሰራሽ ችግሮችን የሚቀርፍ ህግ አንድ ወር ባልሞላ ጊዜ ውስጥ ይወጣል ብለው ተናግረዋል። ጠቅላይ ሚኒስትሩ ይህንን ያሉት በአዲስ አበባ ዓለም አቀፍ ኮንቬንሽን ማዕከል በተካሄደው የአራተኛው ዙር የኢትዮጵያ ታምርት ኤክስፖ መክፈቻ መርሃ ግብር ላይ ነው። ጠቅላይ ሚኒስትሩ የኢትዮጵያ የፋይናንስ ተቋማት ለኢንዱስትሪው ዘርፍ የሚያቀርቡት ብድር አነስተኛ መሆኑን አስተዋል። እያንዳንዱ የኢትዮጵያ ሀብት ምን ያህል መጠኑ ወደ ኢንዱስትሪ መፍሰስ እንዳለበት የሚወስን በግልም በመንግስትም ባንክ አዲስ ህግ እንደሚወጣ የጠቀሱት ጠቅላይ ሚኒስትሩ ይህ ውሳኔ የኢንዱስትሪ ዘርፉ ለሚገጥመው የገንዘብ እጥረት ትልቅ ብስራት ይሆናል ሲሉ ተናግረዋል። ኢትዮጵያ ባለፉት አራት ዓመታት ብቻ በውጭ ምንዛሬ ከውጭ ገቡ የነበሩ ምርቶችን በሀገር ውስጥ በመተካት 14.5 ቢሊዮን ዶላር ማዳን ችላለች ሲሉ በመክፈቻ ስነስርዓት ወቅትም አክለው ተናግረዋል። ዓለም አቀፉ የሙዚቃ ማሰራጫ ስፖቲፋይ በኢትዮጵያ ክፍያ ሊጀምር እንደሆነ ተገለጸ። ስፖቲፋይ በኢትዮጵያ ውስጥ ያሉ የሙዚቃ ባለሙያዎች በቀጥታ ከክፍያ ስርዓቱ ተጠቃሚ እንዲሆኑና ገቢ ማግኘት እንዲችሉ የሚያስችል ምቹ ሁኔታ እየፈጠረ መሆኑን ገልጿል። በኢትዮጵያ ውስጥ እየተከናወኑ ያሉት የክፍያ ስርዓት ማሻሻያዎች አገር ውስጥ የጥበብ ባለሙያዎች ከስፖቲፋይ በቀጥታ ገንዘብ ማግኘት እንዲጀምሩ መንገድ እየከፈቱ ነው ተብሏል። የስፖቲፋይ የሳህራ በታች አፍሪካ ዳይሬክተር የሆኑት ጆሴሊን ሙቡቶሬ እንደገለጹት እስካሁን ለባለሙያዎቹ ገቢ አለማግኘት ዋነኛው እንቅፋት የነበረው በኢትዮጵያ ክፍያ መሰረተ ልማት አለመሟላት ነበር ብለዋል። ጆሴሊን በቅርቡ በአዲስ አበባ ከተማ በተካሄደው የክራፍት አዲስ የቴክኖሎጂ ፌስቲቫል ላይ እንደተናገሩት በኢትዮጵያ ካሉ የቪዛ ኃላፊዎች ጋር በክፍያ ስርዓት ዙሪያ ውይይት አድርገዋል። እነዚህ የክፍያ ስርዓቶች ተግባራዊ ሲሆኑ የኢትዮጵያውያን አርቲስቶች የገቢ ሁኔታ ሙሉ በሙሉ ይቀየራል ብለዋል። እንደ ናይጄሪያ፣ ደቡብ አፍሪካና ኬንያ ያሉ ሀገራት ባላቸው ዓለም አቀፋዊ የክፍያ ስርዓት ምክንያት ቀደም ብለው ተጠቃሚ መሆን ችለዋል። ባለፈው ዓመት ብቻ የናይጄሪያ አርቲስቶች 38 ሚሊዮን ዶላር፣ የደቡብ አፍሪካ አርቲስቶች ደግሞ 21 ሚሊዮን ዶላር ከስፖቲፋይ ክፍያ አግኝተዋል። ይህ ዜና በተለይ በዘመናዊ የኢትዮጵያ ሙዚቃ እንደ ራፕና ሂፕሆፕ ያሉት ማለት ነው ለሚሰሩ ወጣት አርቲስቶች አዳዲስ የገቢ አማራጮችን የሚፈጥር በመሆኑ ትልቅ ፋይዳ አለው ተብሏል በኪነ ጥበቡ ማህበረሰብ ዘንድ። የኢትዮጵያ አየር መንገድ የ2026 የአፔክስ ሽልማትን አሸነፈም። የኢትዮጵያ አየር መንገድ በዓለም አቀፉ የኤርላይን መንገደኞች ልምድ ማህበር አፔክስ አማካይነት የ2026 የአፍሪካ ምርጥ አየር መንገድ ተሸላሚ መሆኑ ታውቋል። ሽልማቱ የተሰጠው መንገደኞች ለበረራ ምቾት፣ ለምግብና ለመስተንግዶ በሰጡት ድምጽ መሆኑን የኢትዮጵያ አየር መንገድ በይፋዊ መግለጫ አስታውቋል። አየር መንገዱ ዋና ስራ አስፈጻሚ መስፍን ጣሰው ሽልማቱን የሰራተኞች ትጋት ውጤት ነው ያሉት ሲሆን ተንታኞች እንደሚሉት መሰል ሽልማቶች አየር መንገዱ በሀገሪቱ ካሉ ተፎካካሪዎቹ አንጻር ያለውን የገበያ የበላይነት ይመሰክራል ሲሉ ተናግረዋል። በሌላ በኩል ሽልማቱ የአየር መንገዱን ስም የሚያስጠራ ቢሆንም በፈጣን እድገት ውስጥ የአገልግሎት ጥራትን ወጥ በሆነ መልኩ የማስቀጠል ተግዳሮት እንደሚጠብቀው ይገመታል ብለዋል። ኢትዮጵያውያንን ጨምሮ የአራት የአፍሪካ ሀገራት ዜጎች ከአሜሪካ ተባረው ካሜሩን መግባታቸው ተገለጸም። 9 ስደተኞች ወደ ማዕከላዊ አፍሪካዊቱ ሀገር የተላኩት ካሜሩን እና አሜሪካ በገቡት ስምምነት መሰረት መሆኑን AFP ዘግቧል። AFP ያወጣው ዘገባ እንደሚያመለክተው የኢትዮጵያ፣ የጋና፣ የአንጎላ እና የኮንጎ ብራዛቪል ዜግነት ያላቸው ስደተኞች ካሜሩን የገቡት ሚያዝያ 21 ቀን 2018 ዓ.ም ነው። ስደተኞች ላይ የሚወሰደውን እርምጃ ያጠናከረው የፕሬዚዳንት ዶናልድ ትራምፕ አስተዳደር ወደ አገራቸው መመለስ የማይችሉ ስደተኞች ወደ ሶስተኛ አገራት የሚልኩበት አወዛጋቢ አሰራር እየተከተለ መሆኑ ይነሳል። አሜሪካ ስደተኞችን ከሚቀበሉላት በርካታ የአፍሪካ አገራት ጋር ስምምነት ተፈጸመች ሲሆን ግለሰቦቹ ወደ አገራቸው እስኪመለሱ ድረስ በተቀባዩ አገር ይቆያሉ። ኢትዮጵያ የዓለም የንግድ ድርጅት አባል ለመሆን በምታደርገው ጥረት በነዳጅ የሚሰሩ ተሽከርካሪዎች ላይ ጥላ የነበረውን እገዳ ልታጤን እንደምትችል ገለጸች። የንግድና ቀጠናዊ ትስስር ሚኒስቴር ካሳሁን ጎፌ በጄኔቫ በተካሄደው 7ኛው የኢትዮጵያ የዓለም የንግድ ድርጅት አባልነት የስራ ቡድን ስብሰባ ገደቡ በድጋሚ ሊታይ እንደሚችል ገልጸዋል ተብሏል። ስፑትኒክ እንደዘገበው የኢትዮጵያ መንግስት ድርጅቱን ለመቀላቀል በሚያደርገው ጥረት እያከናወናቸው ስለሚገኙ ስራዎች ማብራሪያ የሰጡት የንግድና ቀጠናዊ ትስስር ሚኒስትሩ የአሮጌ ልብሶች ገቢ እገዳ አንስተን ከድርጅት መስፈርቶች ጋር በሚጣጣም መልኩ በተግባራዊ የጉምሩክ ቀረጥ ተክተነዋል። አባል ከመሆናችን በፊት በነዳጅ የሚሰሩ ተሽከርካሪዎችና ባለሶስት እግር ተሽከርካሪዎች ላይ የጣልነው ገደብ በተመለከተም ተመሳሳይ አካሄድ ለመከተል አስበናል ማለታቸውን ገልጿል። ይሁን እንጂ እገዳው መነሳቱ የነዳጅ ተሽከርካሪዎች በስፋት እንዲገቡ ይፈቀዳል ማለት አይደለም ሲል ሚኒስቴሩ አክሎ አስታውቋል። የኢትዮጵያ ፌዴራል ፖሊስ ሪፖርተር ጋዜጣ ከፍተኛ ባለስልጣናትና አርቲስቶች ከ98 ቢሊዮን ብር በላይ መዝረፋቸውን አስመልክቶ የዘገበው መረጃ የተዛባና ከእውነታው የራቀ ነው ሲል ባወጣው መግለጫ አስተባበለም። ፖሊስ ሚያዝያ 27 ቀን 2018 ዓ.ም ባወጣው መግለጫ ጋዜጣው የፌዴራል ፖሊስን የ9 ወራት የስራ አፈጻጸም ሪፖርት መነሻ በማድረግ ያሰራጨው ዘገባ የጋዜጠኝነት ስነ ምግባርን ያልጠበቀና ህዝብን የሚያሳስት ነው ሲል አስተባብሏል። እንደ ፌዴራል ፖሊስ መግለጫ ከሆነ ሪፖርተር ጋዜጣ 133 ሚሊዮን ዶላርን ወደ ብር በመቀየርና ከ7 ቢሊዮን ብር ጋር በመደመር ከ98 ቢሊዮን ብር በላይ ተዘርፏል ሲል ያቀረበው ስሌት ፍጹም የተሳሳተ ነው ብሏል። ፖሊስ በዝርዝር እንዳስረዳው 78 ቢሊዮን ብር የሚገመተው ገንዘብ በልዩ ልዩ የወንጀል አይነቶች ላይ ምርመራ የተደረገበት እንጂ በአንድ ወገን የተዘረፈ አይደለም ብሏል። በፖሊስ ሪፖርት መሰረት 7 ቢሊዮን ብሩ በሙስና ማለትም ከማዳበሪያ ግዥና ከባንክ ማጭበርበር ጋር የተያያዘ፣ 4 ቢሊዮን ብሩ በጉምሩክና ታክስ ስወራ ወንጀሎች የተያዘ፣ 13.7 ቢሊዮን ብር በተደራጁ ወንጀሎች የሰው ዝውውርና ማዕድንን ባካተተ፣ 44.9 ቢሊዮን ብር ደግሞ በፋይናንስና ንግድ ወንጀሎች ወይም ህገወጥ ሐዋላ፣ የሳይበር ወንጀልና በፊንቴክ የተመዘበረ ነው ብሏል። በተለይም ከአርቲስቶች ጋር በተያያዘ የተጠቀሰው 1.7 ቢሊዮን ብር ጉዳት የደረሰው በ1400 ግለሰቦች ላይ መሆኑን ፖሊስ አስታውቋል። ፖሊስ በመግለጫው እንዳለው በሪፖርቱ የተጠቀሰው 133 ሚሊዮን 903 ሺህ ዶላር ጉዳት ከመድረሱ በፊት በፖሊስ ምርመራ የዳነ ወይም የተረፈ ገንዘብ እንጂ ጋዜጣው እንደዘገበው የተዘረፈ አይደለም ሲል አስተባብሏል። በተጨማሪም ባለፉት 9 ወራት ከነዚህ ወንጀሎች ጋር በተያያዘ የውጭ ዜጎችን ጨምሮ 1518 ተጠርጣሪዎች በቁጥጥር ስር ውለው ጉዳያቸው በማረሚያ ቤት ስር ሆነው እየተከታተሉ መሆኑንም ገልጿል። ሪፖርተር ጋዜጣ በእሁድ እትሙ ይህንን ዘገባ ማውጣቱ ይታወሳል።
6: ሀገርኛ ሪፖርት።
13: SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au.
14: Starting a new life in Australia isn't easy.
1: A lot of companies have rejected me.
2: Sometimes I feel like, oh, I'm gonna quit, I've given up.
0: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
15: sbs.com.au/amharican የርሶ የኦንላይን ቤት ያድርጉት። ወቅታዊ ዜናዎች፣ ወቅታዊ ጉዳዮችና መዝናኛን ከsbs.com.au/amharic ያግኙ። SBS አማርኛን ማድመጥ ያስደስቶታልን? ወጎን በፌስቡክ ገጻችን ይከተሉ፣ ላይክ አድርጉን፣ አስተያየቶችንም ያጋሩን። SBS አማርኛ በፌስቡክ።
5: በዚሁ ወደ ማህበረሰብ ለማህበረሰብ ዝግጅታችን እናመራለን። የ2025 ዓመቱ የማህበረሰብ በጎ ፈቃደኛ በመሆን በኩዊንስላንድ ለሽልማት ከበቁት አተወርቅነ ባይህ ጋር ያካሄድ ነው ቃለ ምልልስ ነው እንሆን።
16: ከማህበረሰብ ለማህበረሰብ

0: አቶ ወርቅነህ ባዬ ዘንድሮ ለሁለተኛ ጊዜ በበጎ ፈቃደኝነት ማህበረሰባዊ አገልግሎት በመስጠት ለሽልማት በቅተዋል። በአውስትራሊያ የአፍሪካውያን ማህበረሰባት ምክር ቤት የ2025 የዓመቱ በጎ ፈቃደኛ ሽልማት አግኝተዋል። በቅድሚያ ለዚህ በመብቃቶ ለሁለተኛ ጊዜ እንኳን ደስ አለዎት ማለት እንወዳለን።
1: እንኳን አብሶ ደስ አለን ተከሳውን። እኔም በጣም አመሰግናለሁ።
0: በተለይ ኩዊንስላንድ ውስጥ የእርሶ ስም ወርቅነህ የሚል ስም ሲነሳ ሁልጊዜም ከበጎ ፈቃደኝነት ስራ ጋር የተያዘ ነው። በጎ ፈቃደኝነት አገልግሎት ነጻ አገልግሎት ነው። አውስትራሊያ ህይወት በጣም የተጨናነቀ ግል ህይወትንም መደገፍ ግድ የሚል ነው። በዛ ሁሉ ውስጥ ጊዜውን ፈልገው ይህን ለማድረግ የተነሳሱትና እስካሁንም እያገለግሉ ያሉት ከምን አኳያ ነው?
1: ካሳሁን፣ ከቤተሰብ ይመስለኛል አስተዳደጋችን። እናትና አባቴ ወንድሞቼ ጊዜ የበጎ ፈቃድን ያበረታቱን ነበረ። በቤተሰብ ስናድግ ሌሎችን ሉክ አፍተር የማድረግ እሴት አስተምረውን ሄዱት እና ከልጅነት ጀምረን በቤታችንም በቤተክርስቲያንም በአካባቢውም ያለውን እናትና አባቴ በመደገፍ እኛንም እየላኩ ድሃ ቤተሰቦችን የተቸገሩትን እየሰበሰቡ በአካባቢ ያሉትን ለፍቶ አዳሪዎች ምግብ በማብላት እንደዚህ የመሳሰሉ ነገሮች ከቤተሰብ የወረስኩት ይመስለኛል። እዚህ ሀገር ደግሞ ከመጣሁ በኋላ እንደዚሁ ብዙ ነገሮችን በህሊና እያሰላሰልኩ ማድረግ ያለብኝን ነገር እየተማርኩኝ ከዚሁ ከህብረተሰቡ የሚደረገውንም ጭማሪ ትምህርት እየሰጠኝ ያንን ነገር ላዳብር ችያለሁ። ብዙ ጊዜ በአካባቢያችን ያለውን ነው እንግዲህ ልሳ

0: Landu brainstorms boat names for the boat he hopes to own.
1: How about Fishful Thinking? Nah, too cute. C'est la vie? Would be better if I was French.
0: Boatu has a boat covered by Geico, with added 24/7 access to the largest towing fleet on the water. He has the confidence to spend more time on an actual boat.
1: Fantastic voyage? Now we're getting somewhere.
0: Plus, Geico can help Boatu cover what's on board, too.
1: Oh, I know. Boy, oh boy. Or barely awake. Paddle to the metal. Oh, man. I should do this for a living.
0: It feels good to be Boatu. It feels good to Geico.
2: Look at you go with that medicine.
3: Bahono, mwana kazi befit sebarlut. የበጎ አድራጎት አገልግሎቶቹ ውስጥ በምን ዘርፍ ነው ተሳትፈው አገልግሎቶቹን ሲያበረክቱ የነበሩት?
2: እኔ በአካባቢያችን በቅርበት በቤተክርስቲያን በኢትዮጵያን ኮሚኒቲ በአፍሪካን ኮሚኒቲ ካውንስል በመሳሰሉት በሚደረጉ የህብረተሰብ ድጋፍ ላይ እሳተፋለሁ። እንዲሁም ህብረተሰቡን ሊያነቃቃ ይችላል በሚል በሬዲዮ ጣቢያ በማስተላለፍ ሬዲዮ ሎካል ሬዲዮ እሱንም ተሳትፌያለሁ። እንዲሁም ደግሞ በስፖርት ዝግጅቶች ላይ የኛን የኢትዮጵያን ወጣቶች በማበረታታት በመደገፍ እንዲሁም ደግሞ በኮሚኒቲ አስፈላጊ የሆኑ ነገሮች ላይ እየተሳተፍኩኝ በመመረጥም እንዲሁም ሳልመረጥም በበጎ ፈቃደኝነት ሳገለግል ቤተክርስቲያንም አሁንም በማገልገል ላይ ይገኛለሁ።
3: ወደፊትስ በዚሁ ሁኔታ ከመን ያህል ሊቀጥሉ ይችላሉ? የወደፊት ቅዶስ ምንድን ነው በበጎ አድራጎት አገልግሎት ስራ ላይ?
2: እግዚአብሔር እስከፈቀደ ድረስ እንግዲህ በዚህ ጊዜ አቆማለሁ ማለት ነገር አይኖርም። እዚህ ሀገር እንደምታውቀው ተቃሳውን ለፍተ የምትኖርበት ሀገር ነው። የራስህም ህይወት ይኖራል። ከሱ ጋር በማቀናጀት በጎ ተግባሬን ወደፊትም እቀጥላለሁ። ለሰውም ደግሞ ማበረታቻ ይሆናል። ያንን የማቆምበት ነገር የለም እንግዲህ አቅም እስካለኝ ድረስ።
3: እንደሚያቁት ሶሪያ ውስጥ የበጎ ፈቃደኞችን አሰባስበው ወደ ተለያዩ የበጎ ፈቃደኝነት አገልግሎት ለሚጠይቁ ወጣቶች ደረጃም ይሁን እስከ እድሜ ሳይገደብ እስከ አረጋውያንም ድረስ ለተለያዩ በስፖርት ዘርፍ በእርዳታ ዘርፍ በትምህርት ቤት የመንገድ ላይ ትራፊክ በማስተናገድ በተለያዩ ዘርፎች በተደራጀ መልኩ በተቋም መልክ በተቀረጸ መልኩ ያንን ያደርጋሉ። እርግጥ በጎ ፈቃድ አገልግሎት ላይ ሲውሉም የተወሰነ ድጎማም እንደዚሁ ያደርጉላቸዋል። ይሄ አይነቱ በተለይ በኢትዮጵያ ማህበረሰብ ዘንድ አንድ የበጎ ፈቃደኞች አስተባባሪ ድርጅት ተዋቅሮ መልክ ባለው መልክ ለምሳሌ ለጥምቀት በዓላት ይሁን ወይም ለኢድ በዓል ይሁን ወይም ስፖርት በዓላት በሚከናወንበት ጊዜ አመታዊ የተለያዩ የማህበረሰብ ኩነቶች በሚከወንበት ወቅት በዛ ላይ የትነኛን ልጆች የማሰማራት ኦርጋናይዝድ በሆነ መልኩ አልፎም ተርፎ እስከ ባህር ማዶ ወደ ሀገር ቤትም ሆነ ወደ ሌላም ቦታ ሄደው ግልጋሎት እንዲሰጡ በዛ መልክ ኢትዮጵያውያን ማህበረሰብ ተደራጀ አንድ ድርጅት ቢያዋቀር መልካም ይሆናል ይላሉ። ያንንስ ከኛ ማህበረሰብ ያለው ሁኔታ አቋያ በርግጥውን ማድረግ ይቻላል?
2: ምንሽ ቻሌንጅ ይኖራል እንደምታውቀው ነው። የኛን ህብረተሰብ በዚህ መልኩ በተወሰኑ ሰዎች ብቻ ማደራጅቶ ለማቅረብ በጣም ከባድ ተደምን ይመስለኛል። ሆኖም ግን ጥረት ሳናረግ አልቀረንም። ከዚህ በፊትም ወጣቶችን በማሰባሰብ የስፖርት ዝግጅት በማቅረብ የሩጫ ውድድር በማድረግ ወጣቱ በዛ በኩል እንዲሰማራ በቤተክርስቲያንም እንደተባለው በጥምቀት የህብረተሰቡ እየተባበረ በጎ ፈቃደኝነት እያገለግላሉ። ግን በተደራጀ መልኩ ለምሳሌ በተዋቅሮ በአንድ በድርጅት መልክ ይህን የሚሰራ አሁን ያደረግነው ነገር የለም። በተቻለ መጠን አንዳንድ በግብረ ኃይል በማዋቀር አሁን አንዳንድ ነገሮችን የቤተክርስቲያን ጉዳዮችን ለመስራት እየሞከርን ነው። በሌላ በኩል ግን ኢትዮጵያን ኮሚኒቲ በደንብ ቢጠናከር ይህን የመሳሰሉትን ነገሮች በኢትዮጵያ ኮሚኒቲ በኩል ማድረግ ይቻላል። ምክንያቱም ውስን ነው፣ በዚህ በሃይማኖቶች በኩል ያለው ውስን ነው። የእስልምና ሃይማኖት ተከታዮችም በእስልምና ብቻ ነው እንዲያደርግ የሚችለው።
3: ከማህበረሰቡ ማህበር ጋር በኩዊንስላንድ ከሚገኘው ጋር ከማያያዝ ራሱን ችሎ አንድ የበጎ ፈቃደኞች ማህበር ወይም ድርጅት አቋቁሞ ነፃ በሆነ መልክ በማህበረሰብ ማህበር ስር ሳይሆን ራሱን ችሎ ቢሄድ መልካም አይሆንም? በጎ ፈቃደኛ ሆኖ ለምሳሌ እንደርሶ ያሉ ሌሎችም በኩዊንስላንድ ውስጥ ያው ምናቃቸው በርካታ ስመጥር በጎ ፈቃደኞች አሉ። ከድሮ ጀምሮ በቤተክርስቲያን አገልግሎት የሚሆን በተለያዩ አገልግሎቶች

0: አስተዋጽኦ ሲያበረክቱ ያሉ ቀደም ሲል እኔም እዛ በነበር ጊዜ ምናቃቸው ወገኖች አሉ። ሌላ ቀርቶ እንኳን አዲስ የሆን ሰዎች ስንመጣ ያንን ተቀብሎ ማስተናገድ፣ አገር ማላመድ፣ ወደ ሴንተር ሊንክ መውሰድ፣ የተለያዩ ድጋፎች የማድረግ ሁሉ ነገሮችን አስተዋጽኦ አበርክተው እኛንም ከሀገሩ ጋር ያስተዋወቁ ብዙ ወዳጆቻችን አሉ። በዛ መልክ ማድረግ አይቻልም። በሪሁም አጋጣሚ ምስጋና ይቀርባለሁ ለእነኛ ወዳጆች አሁንም ስላሉ። በዛ መልክ ቢሆንስ
1: ይቻላል? በዛ መልኩ ይቻላል። ጥረት ያስፈልጋል። የሁሉ ፈቃደኝነት ያስፈልጋል። ተሞክሯል፣ ይደረጋል። አሁንም እንደው ሙሉ ለሙሉ በፈቃደኝነት ብዙ ሰው ተገኝቶ ያን ያደርጋል ማለት ሳይሆን አጋጣሚ የመጣ ቁጥር ግን ይረባረባል። ህዝቡ ህብረተሰባችን በጣም ደግና አሳቢ ህዝብ ነው። ለምሳሌ በዚህ በኩዊንስላንድ ጎርፍ በተጠቀለቀበት ጊዜ የኛ ህብረተሰብ በበጎ ፈቃደኝነት ከመንግስት ጋር ተባብሮ ብዙ ስራ ነው የሰራው። ይሄ ራሱ ትልቅ የሚያስመሰግን እና ሪኮግኒሽን ያገኘንበት ነው። ሌላው ደግሞ እንዳልከው አዲስ ሰው በብዛት ይመጣል። በመጣ ቁጥር ወደ ተወሰነ ቦታ መመራት ያለባቸውን ቤተክርስቲያን ይጠይቃሉ፣ መስጊድ ይጠይቃሉ፣ እንዲሁም ወደ ፕሮቴስታንት መሄድ የሚፈልጉ ይኖራሉ። እሱን እናደርጋለን ባለን አጋጣሚ እና በሰማን ጊዜ። ወደፊት ግን ይሄ ነገር እየዳበረ ሲሄድ ይህን ለማድረግ በጣም ትልቅ ነገር ትልቅ አስተዋጽኦ ነው ብዬ አምናለሁ። እኛም እንግዲህ በተደራጀ መልኩ ለመስራት እንሞክራለን።
0: በዚህ አጋጣሚስ ከእርሶ ተሞክሮ አኳያ ለማህበረሰቡ በመላ አውስትራሊያ ለሚገኙ ኢትዮጵያውያን በሙሉ የበጎ ፈቃድ ስራን አገልግሎትን አስመልክተው የእርሶ የማበረታቻ መልእክት ምን ይሆናል?
1: ለኩዊንስላንድ ኢትዮጵያውያን በሙሉ ላስተላልፈው ወደው ምንድን ነው፣ በጎ ስራ መስራት ለራስ ነው፣ ለማንም አይደለም። ለራሳችን፣ ለልጆቻችን፣ ለወጣቶቻችን፣ ለእናቶቻችን፣ ለሴቶቻችን፣ ለአረጋውያን የሚጠቅም ነገር ነው። ይህንን በተመለከተ ሁላችንም መንፈሳችንን ወደ በጎ መንገድ መርተን እየተመካከርን እነዚህ የመሳሰሉትን ነገሮች አዳብረን ለሁሉም ትውፊት እንድንሆንና ምሳሌ እየሆንን ጥቂቶች የጀመርነው ለብዙዎቹ ምሳሌ ስለሚሆን ያንን ማድረግ ለሁላችንም በጣም ጥሩ ጠቃሚ ነገር ነው ብዬ አምናለሁ። ይህንን እንግዲህ በአደራ መልኩ ለህብረተሰባችን እገልጻለሁ።
0: መልካም። አቶ ወርቅነ ባዬ የ2025 የአመቱ የማህበረሰብ በጎ ፈቃደኛ፣ ስለ ቃለ ምልልሱ እናመሰግናለን። ለማህበረሰባችን ላበረከቱት አገልግሎትም ልባዊ ምስጋናችን ይድረስ።
1: እኔም ካሳሁን በጣም አመሰግናለሁ። ይህን የተከታተልክ በኢንተርቪውም በአንዳንድ ነገሮችም ስለምታቀርብልን ብርቅና ድንቅ የሆነ የሚዲያ ተቋማችን ነው። በጣም ነው እናመሰግነው። እኔም አመሰግናለሁ።
2: ከማህበረሰብ ለማህበረሰብ

0: አድማጮቻችን በዚሁ ወደ ቀጣዩ ቃለ ምልልስ ዝግጅታችን አልፋለን። ከዶክተር ግርማ ብርሃኑ ጋር በአይኪው ዙሪያ ያካሄድነው ቃለ ምልልስ ነው እንሆን። ዶክተር ግርማ ብርሃኑ IQ and the Wealth of Nations በሚል በሁለት ምሁራን በተጻፈ አንድ መጽሐፍ ላይ ትችት አዘል የመጽሐፍ ግምገማ አቅርበዋል። በቅድሚያ ለምን ተልምዳዊ የመጻረ ቃል አጠራር IQ ምንድነው ከሚለው አንነሳም?
1: ጤና ይስጥልኝ ተካሳውን እንድል በመስጠት በጣም አመሰግናለሁ። ይሄ ርዕስ በጣም አወዛጋቢ ነው እንዴ በቀላሉም ለማስረዳት በዚህ ባጭር ጊዜ ውስጥ ያስቸግራል። ያም ሆኖ IQ የሚለው እንግዲህ ምንድነው? የአይምሮ ንቃትን፣ ፍጥነትን፣ ብልህነትን ሊመዝን ይችላል የሚል ኢንዴክስ መመዘኛ ቴስት ነው። ያው ኢንተለጀንት ኮሺንት ይሉታል። እና ብዙ ጊዜ ምንድነው ኢንተለጀንስ ብለ ይሄ በሳይኮሎጂ ዓለም ያሉ ሳይኮሜትሪሽያንስ ጠይቃቸው ኢንተለጀንስ ማለት ለት IQ ሜጀር የሚያደርገው ነው IQ የሚለካው ነው ነው IQ ነው የሚለካው ነው የሚሉት። እና እነዛ እንግዲህ IQ ብዙ አይነት IQ ቴስትስ አሉ። የቨርባል አለ ነን ቨርባል የሚባል አለ። ብዙ ጊዜ ግን የሚጠቀሙበት ፕሮግሬሲቭ ራቨን ማትሪክስ ቴስት የሚባለው ነው። ሌላው ደግሞ የቨርባል የሆነ ለእንደ ወሽለር ቴስት አለ አሉ ቴንስ አሉ። ግን ሁለቱ ናቸው። ብዙ ጊዜ ግን የካልቸራል ኢንቫሪያንት የሚባለው ካልቸር ፍሪ ነው። የትም አገር ትም ህዝብ ላይ ብትለካው የተፈጥሮን ችሎታ ንቃት የሚለካው የሚሉት ራቨን ፕሮግሬሲቭ ማትሪክስ ቴስት የሚባለው ነው። ብዙ ጊዜ ኢንተርኔት ላይ የምናየው ግን አወዛጋቢ ነው። ካልቸር ፍሪ የሆነ ቴስት አለ ወይ ነው። እና ይሄ IQ ቴስቶች እነሱ የሰሩት ያው እንደሚታወቀው ምዕራባውያኖች ናቸው። ለስኩል ቤዝድ ስኪል ያለውን ከትምህርት ጋር የተገናኘ ትምህርት ቤት የገባውን ወጣት ተማሪ ችሎታ የሚመዝን ነው። እንግዲህ ያ ምን እንደነው የትምህርት ያልተስፋፋበት ሀገር ውስጥ IQ ጠቃሚነት ይሄ ያለው የካልቸር ኢንቫሪያንት የሚባለው ቴስት መለኪያ በእውነት ይለካል ወይ ነው። ካላሃሪ ቡሽማን የሚባል አፍሪካ ውስጥ ያለው ታዲያ ካላሃሪ በረሃ ውስጥ ያለውን ቡሽማን አድኖ በመኖር ማንም አይችላቸውም። ግን ይሄንን ደግሞ የነጭ ምዕራባዊውን ሄደዛ ይሄንን ስሩ ብትላቸው አይችሉትም። ለማሳጠር እንግዲህ ምንድን ነው IQ ብዙ ጊዜ ፕሮብለም ሶልቪንግን ስፒድንና አብስትራክሽንን ይለካል ነው የሚባለው። ሎጂካል የሆነ ማቴማቲካል ስፓሻል ሪዝን የሚባለው ነገሮች እነሱ ይለካል ነው። ያ ደግሞ ወደፊት ትምህርትን ይወስነዋል ነው የሚሉት።
0: ጥሩ ወደዛ እንመጣለን። የመጽሐፉ ደራሲዎች በሀብታምና ድሃ አገሮች መካከል ለብልጽግናቸው መለያየት አንዱና ዋነኛው የልዩነት መሰረት የአእምሮ ኃይል ውጤት ወይም IQ እንደሆነ ይገልጣሉ። ኢትዮጵያውያን ቤተ እስራኤሎችን ወይም ይሁዳውያንም በምሳሌነት ጠቅሰዋል። በዚህ ላይ የእርሶ አታይ ምንድን ነው?
1: ያ ትልቅ ስህተት ነው። መጽሐፉ በጣም የሚያሳዝን ነው። አት ዲስ ስቴጅ ኦፍ ሲቪላይዜሽን እንዲህ አይነት መጽሐፍ መውጣቱ የሚያሳዝን ነው። IQ and the Wealth of Nations ነው የሚለው መጽሐፉ። 2002 ነው 2004 ላይ የታተመው። አማዞን አይደለም ይሄ ሜንስትሪም ፐብሊሽንግ ኤጀንሲዎች አይደሉም እንትን ያሉት። አሜሪካ ውስጥ አለ ፓዮኒር ፈንድ የሚባል ያ ነው። ያ ደግሞ የሬሲስት የሆነ የኮንሰርቫቲቭ ፓርቲ ፈንድ ነው የሚመጣው። አንዳንድ መጽሐፍቶች አንዳንድ መጽሐፍት አሳታሚዎች አያሳትሙም። ምክንያቱም ይሄ ሴንስቲቭ ስለሆነ ብቻ አይደለም ኦፌንሲቭ እና ኢንፍላማቶሪ ስለሆነ ብቻ ሳይሆን በእውነት ሳይንስ ላይ የተመሰረተ አይደለም። እና ምንድን ነው እነሱ እንግዲህ የሚሉት አንዱ ዋነኛው ቫሪያብል ለኢኮኖሚ እድገታችን ማነስ ኢትዮጵያንም ልንወስድ እንችላለን IQ ነው። IQ የናሽናል አቨሬጁ ናሽናል አቨሬጅ IQ የሚሉት ወይም የናሽናል IQ-ዋችን ያው አቨሬጅ ነው። እና እሱ ዝቅተኛ ነው። እና የኢኮኖሚ ፖሊሲ ተገቢ የሆነ የኢኮኖሚ ፖሊሲ ማለት ኢኮኖሚስቶች ብዙ ጊዜ የሚጠቀሙባቸው ክራይቴሪያዎች አሉ። 1-6 አለ አይደል? አንድ ሀገር ከሌላ ሀገር በኢኮኖሚ ወደኋላ የተጎተተበት ምክንያት ብዙ ነገሮች አሉ። የተፈጥሮ ሀብት አለ፣ ክላይሜት አለ፣ ኢኮኖሚክ ፖሊሲ አለ፣ ፖለቲካ አለ፣ አጀንዳዎች፣
0: ሶሻል ኢንዲኬተሮች አለ።
1: ሶሻል ኢንዲኬተር እነሱ አሉ። እነሱን ትተው እነሱ ሲግኒፊካንት አይደሉም ነው እነሱ የሚሉት። እነሱ ውሱን የሆነ ተጽዕኖ ነው ያላቸው በኢኮኖሚክ ላይ ለውጥ ላይ ነው የሚሉት። እና ብዙ ሜን ቫሪያብሉ ኢንቴሊጀንስ ነው የሚሉት። ያ በአይኪው የሚለካው
0: በመጽሐፉ ውስጥ አማካይ የኢትዮጵያ IQ 63 እንደሆነ ተጠቁሟል። የአንድ ሀገር ህዝብ IQ የሚለካው እንደምን ነው? መመዘኛዎቹስ ምንድን ናቸው? በሀገር አቀፍ ደረጃ
1: በመሰረቱ ይሄ ተገቢ አይደለም። በእኔ አስተሳሰብ የአንድን ሀገር ህዝብ IQ መለካት ምንድን ነው የምትለካው? አሁን የኢትዮጵያ 63 የተባለበት ምክንያት ምንድን ነው? እንግዲህ 250 የሚሆኑ የኢትዮጵያ ይሁዳውያን ወጣቶችን ወይም ደግሞ ቤተ እስራኤል ልጆችን እስራኤል ሀገር የሚኖሩ እነሱ ናቸው የተለኩት። በዚህ በራቨን ማትሪክስ ቴስት ኦኬ እና 63 ነው። እነዚህ ልጆች እንግዲህ ጀርባቸውን ያቃቸዋሉ፣ ግማሾቹን አቃቸዋሉ። አልገፉም በትምህርት ሩዲመንታሪ የሆነ እንትን ያላቸው የራሱ በእብራይስጥኛው በእንግሊዝኛ ትምህርት ጥረት አለ። 16 ዓመት ልጅ ሆኖ የአራት ዓመት የሶስት ዓመት ትምህርት ነው ያሳለፈው እና ያንን ዓመት አዲስ ካልቸር ውስጥ በማያውቁት ይሄ ያልኩ ራቨን ማትሪክስ ቴስት እንግዲህ ጂኦሜትሪክ የሆኑ ፊገሮች ያሉበት ነገር ነው። እነሱ እኛ እንደዛ አልተለማመር ነው እና ሲፈተኑ ማይቻለው እኮ ሲፈተኑም ነርቨስ ነው የሚሆኑት። የለኩት ምንድን ነው እንትን ለመናገር አንግዛይቲያቸው ነው። ያ እንደ ጊዜ ያ እንትኑ ይለካል ይላሉ እንጂ ልጆቹ ነርቨስ ናቸው። አየን ግን ምን ያህል ፖይንት ሚስ እንደምታረግ አስብ። ከዛ አንስተ ሪፕሬዘንታቲቭ ያልሆነ ግሩፕ ለ81 ሚሊዮን ህዝብ የኢትዮጵያ ይሄ ነው ማለት ትልቅ ጸረ ህዝብ ነው የምለው።
0: ደራሲዎቹ ይሄን ድምዳሜ ላይ ለመድረስ የገፋፋቸው ወይም የዚህ አይነት መጽሐፍ ለመጻፍ ያነሳሳቸው ዋነኛው ነገር ምንድን ነው ይላሉ? ሰው በመጽሐፉ ላይ አካዳሚክ ሬሲዝም ነው ብለው ትችተዋል። ከምንድን ነው ያነሳሳቸው? ከዚህ ጀርባ ምን አለ?
1: ከባድ ጥያቄ ነው። እነሱ እንግዲህ ምንድን ነው ይኸውልህ፣ በአካዳሚክ ዓለም ውስጥ እንደምታየው አንዳንዱ ኢንቫይሮንመንት ነው ወሳኙ ለሰው ልጅ መለወጥ፣ በትምህርት ኤክሰለንት መድረስ ወይም ለሶሻል ፐርፎርማንስ ለማደግ ወሳኙ ኢንቫይሮንመንት ነው፣ ካልቸር ነው፣ ባህል ነው፣ ትምህርት ቤት ነው የሚል አለ። አንድ የሆነ እንግዲህ ስኩል ኦፍ ቶት ነው። አንዳንዱ ደግሞ በአብዛኛው ጄኔቲክ በዘር ነው ነው የሚለው፣ አብረ የምትፈጠርበት ይዘው የምትመጣው ነገር አለ ነው የሚሉት። እና እኔ እኮ ያናደደኝ እኮ አሁን እውነቱን ለመናገር ይሄ ግሮስ ናሽናል ፕሮዳክቱንና ይህንን አይኪውን እያገናኙ ኮሬሌሽኑ ብዙ ችግር የለም። ምክንያቱም ደሃ ሀገር ውስጥ እንደምታውቀው ግሮስ ናሽናል ፕሮዳክት ፐር ካፒታ ኢንካሙ ዝቅተኛ ነው። እዛ አካባቢ ውስጥ ህዝቡን ከለካኸው ያልተማረውን ትምህርት በእንግዲህ ዌስተርን በሆነው ባህል ኖርምድ ነው የሆነው። ኖርሙ ያንን አቨሬጁ ስትሰራው የቴስቱን ለነጭ ህዝብ ነው ተሰራው። አመት ሌላ ባህል ውስጥ ሌላ ጂኦግራፊክ እንትን ውስጥ ወስደ መለካትና እሱ ናቸው። እና ይሄ እንግዲህ ኮሬሌሽኑ ችግር የለብኝም፣ ግን ምንድን ነው የሚሉት ወደዛ ያነሰበት ምክንያት ኪዋቸው ከተፈጥሮ ጋር የተገናኘ የሚለው ነገር ነው። ሰብስታንሽያሊ እንግዲህ አይኪው ኢነሪትድ ነው ይላሉ። የሚወሰነው 80% ያደርሱታል። እንግዲህ እነዚህ እንግዲህ ኔቲቪስቶች የምንላቸው ለሄረዲታሪያን የምንላቸው ይሄ ኤንቫይሮንሜንታሊስቱ እንደኔ አይነቱ ካልቸር ነው ወሳኙ ነው የምለው፣ ትምህርት ቤት ነው፣ አስተዳደግ ነው፣ የመሳሰሉት ነገሮች እና ሞቲቬሽን ደግሞ በሰፊው የደረስንበት ጥናት ነው። እኔም ጓደኞች ሰርተናል። ሞቲቬትድ ከሆነ አንድ ህፃን ይህን ቴስቶቹ ሊሰራቸው ይችላል። የትምህርት ድጋፉ ከቤት የሚሰጥ ደግሞ ራሱ ቴስቱን ራሱ መለማመዱ ነው። አሁን እኔ እንግዲህ ብዙም እስራኤል አካባቢን የሰራሁት ያን አይነት ቴስት ልጆቹ አያውቁትም፣ ልምድ የላቸውም። አሁን ስዊድን ያለውን እንግዲህ ከስዊድን ነው የማስተምረው፣ ስዊድን ዩኒቨርሲቲ ገተንበርግ ዩኒቨርሲቲ ውስጥ ነው። እዛ ያለውን ፕሪስኩል ብታይ ያጸደ ህጻናት ልጆች ገና ከሁለት ዓመት ሶስት ዓመት ጀምሮ ነው በእነዚህ አይኪዩ ቴስት የሚመስሉ መጫወቻዎች አላቸው። ፕሌይ ማቴሪያሉ በሙሉ ለዚህ ቴስት ያዘጋጅሃል። የራስ እንደምታውቀው ኢትዮጵያ ውስጥ ያ አይነት ባህሉም ልምዱም የለ። እና ወደ ጥያቄ ለመመለስ ምንድን ነው የሚያነሳሳቸው? ይሄ እንግዲህ አንዱ ይሄ ኔቲቪስት የምለው ነገር አለ አይደለ? በዘር ነው ባዮሎጂካሊ ዲተርመንድ ነው የሚሉት። እኔ ተንኮል አለበት እላለሁ። ይህንን ስታተስ ኮን ለመጠበቅ ነው አለ አይደለ? በነጭ አካባቢ ያለው የምዕራቡ ዓለም እንዳለ ይበለጽጋል። ይሄ እናንተ የኋላ የቀራችሁበት ምክንያት በእኛ ችግር አይደለም ነው፣ በኮሎናይዝ አድርገናችኋል። ግን ትሬዱንም እንደምትመለከተው ፌር አይደለም በምዕራቡና በታዳጊ ሀገር መካከል። እና የራሳችሁን ውቀሱ ነው ነገሩ። የእነሱ መንገድ የእኛ ኃላፊነት አይደለም ነው፣ እኛ ስለበዘበዝናችሁ አይደለም፣ የራሳችሁ ችግር ነው ይመስለኛል። እንግዲህ
0: ከዚህ በፊት ቀደም ሲባል በተለይም ጥቁሮች አካባቢም ተዳግሞ ተነስተዋል። ከዘፈንና ከሩጫ ባሻገር ወይም ከአካላዊ እንቅስቃሴ ባሻገር በአእምሮ ኃይል በኩል የሉበትም። የኤዥያኖቹም በዛው ነበር የሚለካው። አሁን ደግሞ ቦታ መለዋወጥ መጥቷል። ኤዥያኖቹ በኢኮኖሚም በእውቀትም ቢሆን እንደዚሁ ከፍተኛ ደረጃ ላይ ነው ያሉት። ዛሬ በዓለም 5 ከፍተኛ የሚባሉ ትምህርት ቤቶች በሙሉ ኤዥያ ውስጥ ነው ያሉት፣ በኢንጂነሪንግ በመሳሰሉት ነገሮች። በምዕራቡ ዓለም ያለው በተለይ በነጩ አካባቢ ላይ እየወረደ እየመጣ ነው። አሁን ደግሞ የዚህ የአይኪው ጉዳይ ድምፁን ማጥፋት ጀምሯል። ምክንያቱም ድሮ የመከራከሪያ ሀሳባቸው ያ ነበር። አሁን ከዚህ ባሻገርስ ምን አይነት መከራከሪያ ሀሳብ አላቸው አሁን ኤዥያኖች ወደዛ መውጣትና የነዚህ ዝቅ ማለት?
1: ጥሩ ጥያቄ ነው። አሁን ስለ ኤዥያኖች ብናነሳ ለምሳሌ ቻይናዎች ከዛሬ 80-90 ዓመት በፊት ወደ አሜሪካ ወደ 100 ዓመት በፊት ሲገቡ የአሜሪካ መንግስት ዶክሜንቶቹን ብታገላበጥ ቻይና እንደ እንትን ሆኖ ነው የሚቆጠረው፣ ስሎው ለርነር እንዲሁም አንድ ሆነ አለ የሎ ፔሪልስ ነው የሚባል አንድ አገላለጽ አላቸው። አጥፊ ነው የቻይና ህዝብ፣ ባህሉን ሊበክል ነው፣ ያልሰለጠነ ነው፣ ኋላ ቀር ነው የሚል አስተሳሰብ ነበረ። እና አይኪዋቸው ሁሉ ዝቅተኛ ሆነ አፍሪካኖች ሰጡት አይነት አለ አይደለም ወደዛ አቅራቢያ ነው እና አሁን ምንድነው በ80 አመት ውስጥ እንግዲህ ጄኔቲክ ሆነ በዘር ሜድ ሆነ ምንድነው ኳንተም ሊፕ ምን አይነት ለውጥ ተፈጥሮ ነው በጭንቅላታቸው ውስጥ እነቱን ለማናገር ለኔ የቻይናው ህዝብ በአብዛኛው እንዲህ ከፍተኛ ደረጃ ላይ ደረሰበት የኢኮኖሚው ለውጥ ከካልቸር ግን ከሞቲቬሽን ጋር የተገናኘ ነገር አሁን ብዙ ጊዜ አንድ ያጠናነው ጥናት አለ ቻይናዎች አሁን ለምሳሌ በሂሳብ የጎበዙበት አንዱ ምክንያት ከቋንቋቸው ጋር ይገናኛል የቻይና ቋንቋ የሂሳብ ትምህርትን ለመከታተል ቀላል ነው ከብዙ ክልሎች ቋንቋዎች ስክሪፕቱ ሂሳብን በቀላሉ ለመከታተል ይረዳል ነው የሚባለው እና ብዙዎቹ ጥናቶች የሚያመለክቱን ካልቸርና ትምህርት ቤት ነው የግለሰቦቹ ጥረት ፍላጎት የቤተሰብ ድጋፍ ነው እንግዲህ አሁንም ይሄ አኪውን ነገር አብረደውታል የሚለውን እንግዲህ እርግጠኛ አይደለሁም ብዙ አይወራም ባል እኔ በማቀው አካዳሚክስ አል ያው ሪቻርድ ሊን ምልሶየና ታኑ ቫንሃነን አሉ ወደ 52 የሚሆኑ ስማች ለይቼ ያወጣቸው ፕሮፌሰሮች አሉ አዳማንትሊ በቃ ይሄ ነው ብለው ለልብ ብላክ ዋይት ዲፈረንስ አለ ነው የሚሉት ይኑር እሺ ግን አንድ ስቴፕ ሄዱ ለህና ያ ልዩነት የተፈጠረው በዘር የተገናኘ ነው ማለት
0: ሆነም ትኩረታቸው በጥቁሩ ላይ አካባቢ ነው እንደ ጥሩ ምሳሌ የሚያነላቸው ከኤዥያኖቹ ጋርስ በምን መልኩ ነው አሁን የሚያዩት
1: ኤዥያኑ አካባቢ የሚቀበሉ አሉ አሁን የማያቸው አክሰፕት አድርገዋል በኤዥያው ከነጩ በልጧል ይሏሉ አድሜት ያረጋሉ ግን ምን ይሏል ደግሞ ኤሽያው ክሬቲቭ አይደለም ይለዋል ኤሽያው ብርቱ ሰራተኛ ነው ጎበዝ ነው ግን በካውንተርፊት እና አይደለ የነጩ አሁን በኖቤል ፕራይዝ ውስጥ ይሄዱልሃል 70% አሜሪካዊ ነው ይለሃል ወይ 50% ይሁዲ ነው ይለሃል እና ዓለምን የሚለውጥ ነገር ቴክኖሎጂ ያረቀቁት የፈጠሩት ነገር የለም እና ዝም ብሎ ይሄ ሚሞራይዜሽን ጋር የተገናኘ ኮፒ ነው ነው የሚሉት እና በዚህ አሳንሷቸዋል እነሱ ጎበዞች ናቸው ብዙ ቻይና ሙር ማይሰማም ይሄን ያቃል ጥንካሬው ነው እና በእኔ ምንድነው ሰው ልጅ ሁሉ ነጭም ጥቁርም ቢጫም በለው ምንም ኤስኪሞስ ምንም የትምሄድ ሰው ልጅ ለኔ አሁን አርጊመንት ያው አካዳሚክ ራሲዝም ላይ በዛ አርቲክል ላይ ጻፍኩት ምንድነው ዘር የለም ሬስ የሚሉት ነገር ሶሻል ኮንስትራክት ነው ዘር ራሱ ስኪን ዲፕ ነው ቆዳን ያህል ጥልቀት ነው ያለው ከዛ ውጪ እኩል ነን ሁላችንም ነሚል በርግጥ አንዳንድ በሽታዎች አንዳንድ ዘር ላይ ለምሳሌ ምንድነው ጥቁር አሜሪካ ውስጥ የብለድ ፕሬሸሩ ከፍተኛ ነው ከነጩ ጋር ሲታይ ያ ምንድነው አይደለም እንቱን ማብራራት ይቻላል ለምን አይ ብለድ ፕሬሸር አለበት ከኑሮ ጋር የተገናኘ ነገር ሊሆን ይችላል ካበላሉ ከፖቨርቲው ጋር የተገናኘ ነገር ሊሆን ይችላል እና እንዳየነው አይኪው ኢንተለጀንስ የሚባል ትን የለም ይሄ ነው ኢንተለጀንስ የምትለው ነገር ኢንተለጀንስ በጣም ኮምፕሌክስ ነው ኢንተለጀንስ 11 ድረስ እንት ኮምፖነንት ሊሆን ይችላል እነሱ ግን አይኪው ነው የሚሉና አይኪውን ነው ሁሉ ግዜ የሚጠቀሙ እሱም ደግሞ በሶስት ላይ እንዳልኩ ፕሮብለም ሶልቪንግ አብስትራክሽን ነው አብስትራክት የማድረጉ ሶስተኛው ፍጥነት እና ኢንተለጀንትም ሆነ ወበዝም ሆነ ፍጥነት ከሌለ እንግዲህ አትቆጠርም ማለት ነው ዘገምተኛ የሆኑ በጣም ከፍተኛ ችሎታ ያላቸው ሰዎች አሉ ለምሳሌ ኦቲዝም እና የየነው እንደሆነ ብዙ ጊዜ አሁን ኦቲዝም ላይ ሰራለሁ እና የሚገርም የሆነ እንትን ነው የምታየው ይሄ ዳይቨርሲቲ ነው እና አንድ መለኪያ አንድ ስታንዳርድ መለኪያ ብቻ ነው ሰው ልጅ የሚለካው ብለ ባይኪው ሰውን የሚያክል ፍጡር በቁጥር መወሰን አንተ 87 ነህ አንተ 91 ነህ አሁን ችግሩ መሰል ባይኪው ቴስት ውስጥ ከ70 በታች ካገኘ ሜንታል ሪታርድ ነው የምትባለው እና አሉ የሚለኩት ነገር ሞሮን ኢዲየት እና ኢምቤሲል ሲሏቸው እና አሁን ኢትዮጵያ እንግዲህ ናሽናል አቨሬጅ 63 ሰጠ ማለት ህዝባችን በሙሉ ዘገምተኛ ነው ማለት ነው ያው ስታቲስቲክ የሚታመን ነገር አይደለም ቁጥሩ ትክክል እንኳን ቢሆን ኢንተርፕሪቴሽን ሳሳተ ሊሆን ይችላል ያ ባያዝዛ ውስጥ ነው የሚገባው አሁን እኮ የጀመርኩት እኔ አይዲዮሎጂውን ብቻ አይደለም እኮ ሳይንሱ ራሱ የሚጠቀሙበት ፕሮግራም የሚጠቀሙት የሂሳብ እንትኖች ስልቶች ስተት አለበት ቴክኒካል ስተቶች ማአት ነው ሜቶዶሎጂካል ቲዮሬቲካል አናሊቲካል ነግራን በጣም ያሳፍራል ሁለቱም ፕሮፌሰሮች ናቸው አሁን ሰዎች ከኔ ጋር የሚጣሉት አሁንም እንጻጻፋለን አጠብቀውም ከነዛ አይነት ሰው በጣም የወረደ ነው በእኔ አስተሳሰብ እዛ ቦታ ላይ መቀመጣቸውም ግራ ነው የሚገባኝ ግን እነሱ ብቻ ነው በጣም ብዙ አሉ ሲምፓታይዝ የሚያደርጉ ከፖለቲሽያን ጀምሮ ብዙ ፖለቲሽያን ሳሉ ይህን የሚረዷቸው 7 billion stories and counting. SBS Radio.
0: ሌላው ከአፍሪካ ጋር በተያያዘ ከእንደኝም ደራሲዎች ባሻገር በሌሎችም ዘንድ ፖለቲከኞችም ሆኑ ሌሎች ሳይንቲስቶች ተራው ዜጋም ጭምር ተለይ ወደ አፍሪካ ሲመጣ አፍሪካኑ ተመልከቱ ረሃብ ጦርነት የመሳሰሉ ነገሮች ነው ያሉት ያ ራሳቸውን ከዛ ጦርነት ውስጥ የሚገቡት ሁሉንም ነገር በኃይል መፍታት ስለሚፈልጉ ነው ያም ያምሮ ደረጃቸውን ዝቅተኛነት የሚያሳይ ነው። ሁለተኛ ለረሃብ ዝችግር ሁሉ የሚደረጋቸው አምባገነን መንግስት በዛ በኩል ገነው መኖር ነውና ግለሰቦችን እንደፈጣሪ ያድርገው መሪዎችን ያያሉ ለመብታቸው አይቆሙም። ይሄ ሁሉ ነገር የሚመጣው ካምሮ ዝቅተኛነት የተነሳ ነው ብለው ትችቶችም የሚሰነዝሩ ዜጎች አሉ። እነዚህንስ እንዴት አዩት?
1: ስተት ነው። ከአምሮ ጋር የተገናኘ ነገር አይደለም። ይሄ ምልክት ችግር የለም ማለት አይደለም። ያው እናቀው ነገር ነው። ብዙ አልታደልም አፍሪካ ውስጥ ችሎታ የሌላቸው ወደ አይኪው ጋር ባንገባም ችሎታ የሌላቸው መሪዎች ተቀምጠዋል። አማራር አካባቢ ችግሮች አሉ። ግን በጠቅላላው ምንድነው የባህል ይመስለኛል። ባህሉ ነው ማደግ ያለበት። ያው ለምሳሌ ዲሞክራቲክ ካልቸሩ እና ኮረፕሽን የመሳሰሉት ነገሮች። ሌላው ደግሞ ምንድነው አፍሪካ እንደምታውቀው ብዙ ቋንቋዎች አሉ። እሱም እኔ እንደውም ዝግጅት ቋንቋም የሚያጣላ ይመስለኛል። በጣም ከ3000 በላይ ይመስለኛል ያለው ቋንቋ አውሮፓ ውስጥ ማታገኘው ነው እንግዲህ። እና ብዙ ያለ መግባባቶች አሉ። ከዛም በፊት ደግሞ ያው እንግዲህ የኮሎኒያል ሂስትሪ ማለት ነው መዘንጋት የለብንም። እና ጥሎብናል እኮ ሩዋንዳ ቂት ጄኖሳይድ አንዱ መነሻ በሰው ማያውቀው ፈረንሳይ እጅ አለበት። ምክንያቱም ፈረንሳይ እንግሊዝኛ ተናጋሪ የሆነ አማጽያን ስልጣን እንዲይዝ አልፈለገችም። በዛ ሳቢያ አለ ዶክመንቶች አሉ እና የፈረንሳይ እጅ አለበት። አሁንም ቢሆን አውሮፓውያኖቹ እጃቸው አለበት። ግን እኛ ምንድነው ሁልጊዜ የምጠቀም ከ40 ዓመት ከ50 ዓመት ጀምሮ ምሁሩ አይተው እንደሆነ የኮሎኒያሊስቶች ናቸው ምዕራባውያኖች ናቸው እንዲሚያደርጉን የሚያጋጩን እሱ አለ። ግን እሱ ላይ ብቻ እንደ ዋና ፋክተር ከራሳችን ብዙ የሚጠበቅ ነገር አለ። አሁን ብዙ ነገሮች እየሰሩ ነው። አፍሪካ ውስጥ አንዳንድ ሀገሮች ውስጥ የሚያኮሩ ነገሮች ነው። ተስፋ አለ እኮ አፍሪካ ውስጥ። ግን እንደምናውቀው እንደምንረዳው አሁንም ይሄ ሀብታችን ከፍተኛ ነው። የአፍሪካ ሀብት በጣም ከፍተኛ ነው። አፍሪካ የሚያጓጓ ነው። እና ብዙ ጠላቶች አሏት አፍሪካ። ለእነዚህ ደግሞ ሀገሮች ካምፓኒዎቹ አፍሪካን መበዝበዝ የሚችሉት በህዝቡ መካከል ችግሮችን ሲፈጥሩ ይመስለኛል። እና ያ የውጭ እጅ አለበት። ግን ህዝቡም ቢሆን የተማረው ኃይል አፍሪካዊው ኃላፊነት አለበት። ሁልጊዜ የእነዚህም ብቻ እንደ ምክንያት አድርጎ መቀመጥ የለበት። ከራሳችን ምንድን ነው የሚጠበቅብን ነው። እሱ አፍሪካዊ ብዙ የሚቀርበት ነገር አለ። እኔ በጣም ኦፕቲሚስቲክ ነኝ እና ለውጦች ይኖራሉ ብለው አሁን የጠቀስካቸው ችግሮች ሁሉ አሉ። ግን በቀጥታ ከጭንቅላት ከሚገናኝ ነገር አይደለም። የባህል እና የአካውንታቢሊቲ ገቨርናንስ የሚባሉ ነገሮች አሉ አይደለም። የኢኮኖሚክ ፖሊሲዎች እነዚህ ላይ ይመስለኛል። እና ደግሞ መጠራጠር እሱ ነው። በሀገሮች ብቻ ሳይሆን አፍሪካ ውስጥ ያሉ ሀገሮች መካከል ሳይሆን አንድ ሀገር ውስጥ 12-15 ኤትኒክ ግሩፖች አሉ። ያ የምን መሰል ለትረስት እሱ ራሱ ደግሞ ኢኮኖሚውን ያደቀዋል። ያችም የተጀመረችውን ኢኮኖሚ ያደቀ ና የአፍሪካ ችግር በጣም ብዙ የሚያወያይ ነው።
0: ሁላችን እንደምናውቀው ያው ዩጄኒክስ ሙቭመንት አለ፣ ዩጄኒክስ ንቅናቄ አለ። እንደዚሁ የሰውን ዝርያ ጥራት ደረጃ ከፍ ከማድረግ አለብን። ይሄ ትላንት የተፈጠረ አይደለም፣ ቢያንስ ስር ሰዷል። ከ20ኛው ክፍለ ዘመን ጀምሮ እስካሁን ድረስ አለ። ማህበራዊ ወይም በዚህ በሶሻል ፖሊሲ ላይ ከሶሻል ኢንጂነሪንግ አኳያ እንደዚሁ እያደረሰ ያለውም ተጽዕኖ ቀላል አይደለም። በዚህ ላይ ይሄ ከማህበራዊ ምህንድስና ወይም ሶሻል ኢንጂነሪንግ ፖሊሲ ቀረጻ አኳያ ምን አይነት አሉታዊ ተጽዕኖች አሳድረዋል ይላሉ? ለወደፊቱስ እስከምን ድረስ ይዘልቃል ይላሉ? ምክንያቱም እስከ ጋብቻ ሁሉ ገብቷል። አሁን የተወሰኑ በአይኪው ደረጃ ቸው ከፍተኛ የሆነ ተመራርጠ በተለይ ባለጸጋዎች ያንን የመጋባት ሁኔታ አለ። እንደሚያውቁት በናዚ ዘመን ለፕሮፓጋንዳም ተጠቅሞበታል። ይሄንንስ እንዴት ያዩታል? አሁን ያለው ተጽዕኖ ምንድን ነው? ወደፊቱስ ምን ያደርሳል ይላሉ?
1: ይሄ አስጊ ነው። ዩጀኒክስ ሙመት ማት ጽዳት ወይ ዘር ጽዳት የሚያስፈራ ነው። እኔ ለበሽታ ሲባል ስታም ሴል ሪሰርቹን ደግፈዋለሁኝ። ስኳር በሽታ ላለበት፣ የደም ግፊት ላለበት፣ የተለያዩ ካንሰር ዲስፖዝ የሆኑ ግለሰቦች በቤተሰብ አለ የሚመጣ የሚተላለፍ በሽታ እሱን ለመቆጣጠር ይሁን ደግፈዋለሁ። አሊያ ግን በጣም ኢንቴሊጀንት የሆነ ሰውን እንፈጥራለን ተብሎ የሚደረገው ወይም ደግሞ አሶርቲቲቭ ሜቲንግ አለ አይደለም፣ ችን ነው ማግባት አለብኝ እንዲህ አይነት ልጅ ለመውለድ የሚባለው ነገር ዳይቨርሲቲውን ማሳጣት ነው። የዓለም ደግሞ ሰው ብቻ አይደለም ፕላንትም ዳይቨርሲቲ ከሌለው ውበት የለውም። ይህን ነው እያጠፉ ያሉት። እኔ የሚዘልቅ አይመስለኝም። አንድ ሪሰርች ልንገር በአይጥ ላይ የተደረገ ምንድን ነው፣ ለአይኪዩ ተጠያቂ የሆኑ ወይም ደግሞ ለኢንቴሊጀንት አንድ የሆነ ጭንቅላት ውስጥ አለ የሚሉት ክፍል አለ። ያንን አምፕሊፋይ በማድረግ ሰውን ብልጥ ማድረግ እንችላለን ብለው በአይጥ ሞከሩ። ይህንን አምፕሊፋይ ሲያደርጉ በአይጧ ላይ አይጦቹ ለጊዜው ፕሮብለሞችን በፍጥነት ማቃለል ቻሉ። ፍጥነት ነበረ፣ ኢንቴንሲቲ ነበረ። አሊያ ግን በሽተኛ ነው በሙሉ እድሜያቸው ሁሉ አጭር ሆነ እና እንትኑ ሪሰርቹ ከሸፈ። ምክንያቱም የተሰጣቸው እንትን አለ አንድ እንግዲህ ሲወለዱ ይሆናል። ያንን ገብተ ጭንቅላት ውስጥ አምፕሊፋይ ለማድረግ እና ብልጥ ለማድረግ ነው እንግዲህ ብልጥ እነሱን ፕሮብለሞችን ሶልቭ ለሚያደርግ ልክ አሁን እንግዲህ የቴክኒካል ጊዜ ላይ አይደለም ያለ ነው። ያ አያዋጣ ሰው ማጥፊያ ነው የምለው ለበሽታ መከላከል ካልሆነ በስተቀር ሰውነት ውስጥ ገብተ በተለይ ብሬን ውስጥ ገብተ የማስፋት የማጥበብ ነገሮች ካፓሲቲን የመጨመር ይሳካ ይመስለኝ። ባይጥ ላይ ያየ ነው እንግዲህ፣ ባይጥ ላይ አልተሳካም። በሰው ላይማ እንግዲህ
0: ይህ ከዘረኝነት ጋር አያያዝም ይላሉ።
1: እርግጠኛ አይደለሁም እንዲሁ እንደዚህን የሚያደርጉን አንድ 16 ናቸው። አንድ የሆነ ግሩፕ አለ አሜሪካ ውስጥ፣ ቻይናዎችም አሉበት። እኔ ዝም ብሎ ኢንኪሲቲቭነስ ነው ሳይንስ አንዱ ስራ እሱ አይደለም ተንኮል አለው ብዬ አልገመትኩኝም። አንብቤዋለሁ ጽሁፉን፣ ሀሳባቸውን ቀይሩ። የጥናቱም ማጠቃለያ ምንድን ነው? አዘኑ አይጦቹ። ሀዘን ደረሰ፣ ጠብ ተፈጠረ። በአይጦቹ ታዋለ እኮ እዛች ውስጥ ገብተህ የአይጧ ጭንቅላት ውስጥ ይህንን ለአይኪው ተጠያቂ የሆነውን ነገር አምፕሊፋይ አደርጋለሁ ብለህ ካዮስ ነው የተፈጠረው። ማህበራዊ የሆነውን ህይወታቸውን በጠበጠው። እኔ የምልህ ሳይንስ አስተዋይ ሰዎች አሉበት አይደለም፣ ወደኋላ የሚያፈገፍጉ ይመስለኛል፣ ለዓለም ጥፋት መዘጋጀ ስለሚሆን።
0: በጋብቻ ላይ ግን አሁንም ድረስ በተለይ ሀብታሞቹ ሰዎች እንደዚሁ ከሀብታቸው ከኢምፓየራቸው እንዳይነር ሲባል የምናውቃቸው ሰዎችም አሉ። በምሳሌ የተለያዩ ሰዎችን እያገቡ ይሄዳሉ። ያስ ተጽዕኖ አያሳድርም? ለወደፊቱ ጀኔሬሽን
1: በመጠኑ ሊያሳድር ይችላል። አሁን እኔ ልቁን እሱ የምፈራው እሷን በሳይንሱ አካባቢ የሚደረገውን ነገር ሳይሆን ነጩን ለነጫዋን ሴት ለምሳሌ ጥቁር አታግቢ፣ ይሄ ኢንተርራሽናል ሜሬጁ እንትኑን ያመጣል።
0: ታችን መልካም ቀን አውስትራሊያ ቸር።
2: Duk da ɗauki ba daɗi da aka yi tsakanin jiragen yakin ƙasashen biyu. Sakamakon farko-farko na zaben ƙananan hukumomi da aka yi a Ingila ya nuna manyan jam'iyyun ƙasar biyu, Labour mai mulki da kuma Conservative mai hamayya, sun sha kayi sosai. Jam'iyyar APC mai mulki a Najeriya ta ce la'akari da cewa 'yan Najeriya sun gamsu da salon mulkin Tinubu, wanda ta sake tsayarwa takara a zaɓe mai zuwa. Babu buƙatar ma ta tantance shi.
3: Jam'iyya ta duba irin rawar da shi shugaba Bola Ahmed Tinubu ya taka da kuma irin yadda yake aiwatar da manufofi na jam'iyya, inda jam'iyyar ta tafa masa ta kada ƙuri'ar amincewa da salon mulkin sa.
2: To a jamhuriyar Niger, 'yan kasar na tsokaci kan wasu shirye-shirye na ƙarfafa hada-hadar kuɗi da zamanantar da bangaren kuɗin don jama'a su fi moriya.
4: Wannan zaman banza da wani kwati da wani bandanti da yake yawa a ƙasa, duka wannan abubuwan za su rage.
5: Macewa in tana ga sana'arta tana buƙatotinta da yawa, wanda zahiri har ta taimaka ma danginta.
2: To za a ji waɗannan da ma wasu rahotannin ashirin, wanda ni Muhammad Nur Muhammad zan gabatar. Za mu fara da labaran duniya tukuna. Shugaba Trump ya ce har yanzu yarjejeniyar dakatar da buɗe wuta na nan daram, duk da ɗauki ba daɗi da aka yi tsakanin jiragen yaƙin ruwa na Iran da Amurka a mashigar Hormuz.
6: The US and Iran each accused the other of firing first.
2: Wakilin BBC ya ce Amurka da Iran kowace na zargin ɗaya da fara buɗe wuta. Sojojin Amurka sun ce Iran ce ta harba makamai masu linzami da jiragen sama marasa matuƙa da wasu ƙananan jiragen ruwa masu gudun tsiya akan jiragen ruwanta na yaƙi uku, kan abin da Amurka ta kira haka siddam ba takala. Inda ta ce akan haka ne ta mayar da martani da hari kan kayan sojin Iran ɗin. Iran ta ce ta mayar da martani ne tun farko akan barazan sojin Amurka kan jirgin ruwanta na dakon mai da kuma wani jirgin dakon. A halin da ake ciki, kuma haɗaɗɗiyar daular Laraba ta ce ta tare wasu makamai masu linzami da jiragen sama marasa matuƙa da Iran ta harba mata. Sakamakon farko-farko na zaben ƙananan hukumomi da aka yi a Ingila ya nuna manyan jam'iyyun ƙasar biyu, Labour mai mulki da kuma Conservative mai hamayya, sun sha kaye. Ƙuri'un da aka ƙirga zuwa yanzu na kusan kashi 1/4 na ƙananan hukumomi sun nuna cewa jam'iyyar Reform ta masu ra'ayin riƙau na samun nasara sosai, kamar yadda ita ma ta masu sassaucin ra'ayi Liberal Democrat ke samun nasara, yayin da jam'iyyar Green ta 'yan gabadai-gabadai ke tagazawa. Kamar da a Ingila, can ma a Scotland da Wales, ana ganin manyan jam'iyyun biyu, Labour da Conservative, ba za su samu wani abin a zuwa gani ba da zarar an kammala kirga ƙuri'un aka kuma sanar da su. Wakilin ya ce zaben ya haifar da yanayin da ba a taɓa gani ba a siyasar Birtaniya na rarrabuwa da kuma ƙawance. Wasu mata biyu da aka alakanta da ƙungiyar IS mai ikirarin jihadi waɗanda suka koma ƙasar Australia daga Syria sun bayyana a kotu akan tuhumarsu da aikata laifuka da suka hada da mallakar baiwa. Ana zargin Kausar Abbas mai shekara 53 da sayan wata mata ƴar Yazidi a matsayin baiwa tare da ajiye ta a gidanta. Ita ma ƴar Kausar ɗin Zainab Ahmad ana tuhumata da irin waɗannan laifuka biyu. Akwai wasu matan biyu su ma da suka koma Australia a jiya Alhamis, ɗaya ba a tuhume ta ba tukuna, yayin da aka tuhumi ɗayar da kasancewa 'yar ƙungiyar ta'addanci. To labaran duniyar na zuwa muku ne daga sashen Hausa na BBC. Chad ta ayyana kwana 21 na dokar ta ɓaci a yankin tafkinta bayan harin da ƙungiyar Boko Haram ta kai a farkon makon nan, inda ta kashe aƙalla sojoji 26. kasar ta yankin tsakiyar Afirka da daman tuni ta ayyana zaman makoki bayan da mayakan Boko Haram suka kashe wasu janar-janar na sojin ta biyu a ranar Laraba a lokacin da suke sintiri a wasu tsibirai a yankin Tafkin. Kafin wannan kungiyar ta kashe sojoji 24 a wani hari da ta kai wani sansanin sojin kasar. Idan an jima a yau ne kotun tsarin mulki Afirka ta Kudu za ta yanke hukunci akan ko ya dace tunda farko majalisar dokokin kasar ta kada ƙuri'a da ta kada a baya ta hana matakin tsige shugaba Cyril Ramaphosa. Kotun da za ta yanke hukuncin ne bayan da ƴan hamayya suka shigar da ƙara akan hakan.
7: It was in 2020 that burglars allegedly broke into Cyril Ramaphosa's
2: home. Wakilin BBC ya ce a shekara ta 2020 ne ake zargin cewa barayi sun shiga gidan gonan na Cyril Ramaphosa inda suka sace dala 580 da aka boye a cikin wata kujerar kushin. Tunda farko dai wani kwamitin majalisar ne ya bayar da shawarar tsige shugaban kasar bayan da barayi suka sace kudin a gidan. Satar da ta sa aka zarge shi da cewa bai bayyana yadda ya samu kudin ba. An dakile rahoton kwamitin a wata ƙuri'a da aka kada a majalisar dokokin a lokacin da jam'iyyar ANC ta shugaba Ramaphosa tana da rinjaye a majalisar yanzu kuma ta rasa wannan rinjaye. To labaran duniya kenan daga sashen Hausa na BBC. To sai kuma rahotanni da muke tafa da su kamar yadda aka ji a labaran duniya Amurka da Iran na zargin juna da kai hari kan ɗan su kowanne bayan sake barkewar yaki tsakanin su wanda hakan ke barazana ga tsakaita wutar da aka shafe makonni hudu ana yi. Hukumar tsaron Amurka kuma headquarters tsaron Amurka ta Pentagon ta ce an kaiwa jirgin ruwanta na Amurka na yaki a mashigar Hormuz hari bayan da Iran ta harba masa makami mai linzami da amfani da jirage marasa mutuka da kananan jirage ruwa masu gudu. Sai dai Amurkan ta ce ta mayar da martani. Ga rahoton Khalifa Shehu Dokaji.
8: An dai jo karar fashewar wani abu a tsibirin Kisham na birnin Bandar Abbas da ke gabar teku. Dakarun junjuya hali na Iran sun zargi Amurka da karyar jejeniyar zaman lafiya ta hanyar abin da suka bayyana da kai hari kan tankokin dakon man Iran. Jami'an Amurka dai sun ce harin ba wai an koma yaki ba ne duk da cewa shirin Trump na yin tattaunawar kai tsaye tare da yin barazana na ci gaba da kasancewa akwai kofar yiwuwar ci gaba da tattaunawa ta fuskar siyasa sai dai abubuwa da ke faruwa ta bayan fage tsakanin kasashen biyu na neman sa lamura su tabarbare. Washington da Iran dukkansu dai sun dauki matakai kan mashigar ta Hormuz. Washington dai ta rufe tashar jirgin ruwan Iran yayin da ita kuma Iran din ta rufe mashigar Hormuz. A wani mataki na ganin sun samu nasara tattaunawar da suke da juna. Hakan dai na zuwa ne kwana guda bayan da ma'aikatar harkokin wajen Iran ta sanar da cewa tana duba yiwuwar amincewa da tayin Amurka na ganin an kawo ƙarshen yakin. Da alama da rikici dake tsakanin Iran da Amurka na neman ƙararin cabewa duk da kalaman da shugaban Amurka Donald Trump ke yi na cewar za su kawo ƙarshen yakin cikin kankanin lokaci kuma cikin hanzari.
2: Khalifa Shehu Dokaji kenan da wannan rahoto. To sai kuma batun siyasar Najeriya inda masana suke tsokaci tun bayan sanarwar tsohon shugaban kasar Goodluck Ebele Jonathan ta yi wartsayawa takara a zaben shekara mai zuwa 2027. Yayin da dimbin magoya bayansa suka kai masa ziyara a gidansa jiya Alhamis, Mr. Jonathan ya ce har yanzu yana ci gaba da tuntuɓa kafin yanke hukunci ko zai sake tsayawa takarar ko kuma ba zai tsaya ba. Ga rahoton Abdulsalam Ibrahim Ahmed.
9: Yanzu haka dai a iya cewa ta bayyana karara dangane da batun zawarcin da aka dade ana yi wa tsohon shugaban Najeriya Dr. Goodluck Ebele Jonathan don ya fito takarar kujerar shugaban kasa a zaben da ke tafe. Domin kuwa takanas ta Kano wasu matasa daga cikin dimbin magoya bayansa suka kai masa goron gayyata har gida suna neman ya fito ya gwada sa'a shi ma ga kuma ansar da ya basu.
10: You have asked me to come and contest the next elections. Presidential race is not a computer game.
11: Kun nemi in fito takarar shugaban kasa a zaben da ke tafe. Ita fa takarar shugaban kasa ba wasa bane, amma dai naji abin da kuka faɗa. Kuma zan yi gwaggwabar tuntuɓa game da haka.
9: Dr. Ibrahim Babasha tambaya, malami a sashen nazarin kimiyyar siyasa na Jami'ar Usmanu Danfodiyo da ke Sokoto, ya ce tsohon shugaban ƙasar na Najeriya, Dr. Goodluck Ebele Jonathan, yana da haƙƙi na siyasa kamar kowane ɗan Najeriya.
12: kuma mun san da cewa wa'adi ɗaya kawai yayi akan mulki da ya nemi wa'adi na biyu Allah bai bashi nasara ba saboda haka kenan idan ya ga cewa ya kamata yana da damar ya dawo ya sake neman wani wa'adi domin ɗan Najeriya su bashi goyon baya idan yayi sa'a ya sake kallewa a madafin iko kuma shi Goodluck Ebele Jonathan ana ganin cewa a dalilin irin hubbasar da yayi na amsa faduwar da yayi a shekara ta 2015 ya jawo mishi wani kwarjini ba a Najeriya kawai ba har da kasashen waje wanda ana ganin cewa wannan kwarjinin nashi zai iya sa idan ya tsaya takara ya kawo babban kalubale ga jam'iyyar APC da kuma ɗan takaranta idan har suka samu suka sa ya yadda da wannan kuduri nasu to lallai babu makawa yana iya tsayawa takara domin neman wa'adi na biyu
9: kuma akwai yiwuwar ya samu nasara
12: a yanzu ba za mu iya yanke hukunci ba musamman duba da cewa duk wani ɗan takara yanzu idan har APC ta tsaya da Bola Ahmed Tinubu wanda muna ganin cewa kaman abu ne wanda rana ɗaya ake jira to lallai duk wani ɗan takara wanda zai tsaya takara da shi musamman idan aka samu rarrabuwar ɗan takara a jam'iyyu mabambanta za mu iya cewa jam'iyya mai ci da ɗan takararta yanzu ta fi tsari mai ƙarfi wanda zai ba ta damar ta lashe zaɓuɓɓuka a shekara ta 2027 mai zuwa sai dai idan siyasa ta yi halinta
9: to me ya kamata a yi kenan don wannan manufa ta dire su ci nasara
12: to abin da ya kamata a yi shi ne wayannan jam'iyyun adawa ba da ɓata lokaci ba su yi azamar ganin cewa sun haɗe kansu sun ɗinke baki ɗaya sun fidda ƴan takara masu ƙwarjini musamman irin su Goodluck Ebele Jonathan su ɗinke wuri guda kuma su yi duk abin da ya kamata na jawo hankali ƴan Najeriya domin su mara ma wannan tafiya ta shugaba Goodluck Ebele Jonathan baya domin su ga cewa sun kauda wannan gwamnati ta APC
9: Hankali dai a yanzu ya koma ne ga dakon sakamakon tuntubar da tsohon shugaban Najeriya yace zai yi da kuma yadda lamarin zai kaya. Abdulsalam Ibrahim Ahmed, sashen Hausa na BBC daga Abuja, Najeriya.
2: To har yanzu dai muna kan batun siyasar Najeriya inda jam'iyyar APC mai mulki a kasar ta daga wa shugaba Bola Ahmed Tinubu kafa kan batun tantance shi a matsayinsa na ɗan takararta na shugaban ƙasa a zaben na 2027 da ke tafe. Jam'iyyar dai ta ce ta ɗauki wannan mataki ne la'akari da cewa a yanzu ƴan Najeriya sun gamsu da shugaban nasu kuma ita ma ta gamsu da irin rawar da yake takawa a shugabancin ƙasar zuwa yanzu. Ga rahoton Imam Saleh.
13: A cewar kwamitin gudanarwa na jam'iyyar APC mai mulkin Najeriya, babu sauran wata tantama game da shugaba Tinubu a matsayinsa na mutum ko kuma kwazansa na gudanar da mulki. Don haka babu buƙatar yi wa shugaban wannan tantancewa ta al'ada da aka saba yi wa 'yan takara domin tabbatar da ingancinsa da kuma kawar da dukkan wani shakku ko kuma wani abu da za a iya amfani da shi wajen kushe ɗan takarar nata a nan gaba. Malam Bala Ibrahim shine daraktan watsa labarai na jam'iyyar APC a Najeriya.
3: Jam'iyya ta duba irin rawar da shi shugaba Bola Ahmed Tinubu ya taka da kuma irin yadda yake aiwatar da manufofi na jam'iyya, inda jam'iyyar ta tafa masa ta kada ƙuri'ar amincewa da salon mulkinsa. Kuma aikin kwamitin gudanarwan ne na jam'iyya na ya duba cancantar ɗan takara. Kuma jam'iyyar dama ta ce ya cancance ya tsaya takara, to doka kuma ta ba ta dama cewa ta yi duk abin da take gani ya dace wajen tace ko tantance ɗan takara. To ita jam'iyya ita ce kamar abar hawa, ya rage ga 'yan Najeriya kuma su amince su zaɓe shi.
13: To sai dai tun ma kafin zaman su shugaban ƙasa, mutane da dama a Najeriya ke nuna shakku kan wasu batutuwa da dama da suka shafi shugaba Tinubu. Kama daga kan batun shekaru da hanyoyin samun kuɗinsa da kuma wasu zarge-zargen hannu a wasu laifuka. Ko jam'iyyar ta APC ba ta ganin yin rufa-rufa wajen tantance ɗan takarar nata tamkar tauye 'yancin 'yan Najeriya ne na sanin kowa ne zai shugabance su?
3: A'a, wancan zarge-zarge da ake an daɗe ana yin su. Tun kan ya zama shugaban ƙasa ake wannan zarge-zarge, har ya samu ya zama shugaban ƙasa yanzu yana neman shekara huɗu akan kujera ba a kawo hujja an tabbatar da wannan zargi ba. Tinubu ya faɗa cewa shi baya jin shakkun irin waɗannan abubuwa saboda cike da gaskiya, wuƙa ba ta bashi tsoro.
13: Ba ka ganin watakila za a ce kuna ƙoƙarin ɓoye wani abu ne?
3: Wato ita jam'iyyar APC jam'iyya ce mai ra'ayi na baje kolin abubuwanta a faifai domin kowa ya gani. Shi yasa ma ba ta jin tsoron nuna abubuwan da take ala kulli halin. Shi yasa ma haka 'yan Najeriya suna shigowa jam'iyyar saboda ganin irin salon adalcin da jam'iyyar ke yi.
13: To amma idan su ma sauran jam'iyyu suka ce ba za su yi wa 'yan takarar su wannan tantancewa ba kuma aka jiyo ku kuna korafi akan haka fa.
3: Ah, wannan ai kowane tsuntsuru kan gidansu yake. Kowa da irin salansa da manufofinsa da irin dokoki da kuma kundin tsarin mulki da manufofin da jam'iyya take amfani da su. Idan su sun tabbatar cewa 'yan takarar da za su tsaye da tsarkakakku ne, falilal alhamdu.
13: Wato ku kun tabbatar da cewa shi shugaba Tinubu a tsarkake yake kenan?
3: A dai mu a bisa tsarinmu da manufofin jam'iyyarmu muna ganin yana da wankan da zai iya aiwatar da manufofin jam'iyya. Mu abin da muke nufi da tsarki kenan.
13: A Najeriya dai mutane da dama kan yi korafi akan rashin sanin dukkan abubuwan da ya kamata su sani game da waɗanda ke neman su shugabance su, kuma duk da cewa akwai tanadin doka na yin hakan, misali sanar da abin da kowane ɗan takara ya mallaka. Wasu na ganin 'yan siyasa da dama na nokewa wajen yin hakan, kuma ko a baya ma kotuna sun sha kama wasu daga cikin su da kin bayyana ainihin abin da suka mallaka. Imam Saleh, BBC Hausa, Abuja, Nigeria.
2: Inda yanzu yake karfe 7 na safe ne saura minti 16 a Abuja da kuma mada da ke jihar Zamfara a Nigeria da kuma mada da ke Kamaru. Za ku sauraron mu kai tsaye wato a shafinmu na internet bbchausa.com. Gaba a cikin shirin za mu sake koma Najeriya inda ayan hamayya suka fara martani kan wasu kalamai da aka jiyo shugaban hukumar zaben kasar nayi. To yanzu bari mu nufi jamhuriyar Niger inda 'yan kasar suka fara tsokaci kan wasu manyan shirye-shirye biyu da hukumomi suka samar da nufin karfafa hada-hadar kuɗi da kuma zamanantar da bangaren hada-hadar kuɗin na kasar. Shirin da wanda haɗin gwiwa ne tsakanin Niger da wasu manyan cibiyoyin kuɗi na Afirka na da nufin sauƙaƙa hanyoyin samar da kuɗaɗe ga al'ummar da ba ta cin gajiyar tsarin bankuna musamman ma a yankuna na karkara. Ga rahoton Chimaila Yusufu.
14: Sefa miliyan 10,000 da bankin cigaban kasashen yammacin Afirka ya tattara ne ake sa ran za a yi amfani da su wajen tallafawa mutane kimanin miliyan 1,200,000 waɗanda kusan kashi 60 cikin 100 daga cikin su mata ne a wani bangare na wani shiri da aka kira da PAFDEF wanda bankin Raya Yammacin Afirka ke tallafawa da nufin inganta harkokin kuɗi da tsarin hada-hadar kuɗi wanda zai taimaka wajen karfafa ƙarfin cibiyoyi na cikin gida da kuma karfafa harkokin kasuwanci musamman a tsakanin mata da matasa. Abinda wasu matasa ke cewa tsarin ya zo a daidai gabar da suke bukata domin karfafa musu gwiwa a harkokin su na yau da kullum.
4: Da yawa suna neman tallafi wanda idan aka kama musu wallahi abinda za su yi a Niger wanda zai ƙara matasa da yi zaman banza da yi yawa wannan zaman banza da yi yawa su in aka taimaka musu su ma za su kawo matasa su ma su taimaka musu a haka nan wannan zaman banza da wani kwace da wani bandanci da yake yawa a ƙasa duka wannan abubuwan za su rage. Me kuma in aka kawo tallafin wani lokaci sai aka tallafin wani lokaci ba a san ba ina tallafin ya shiga.
15: A daidai wannan lokaci da ake ciki yanzu a cikin wannan ƙasa ta mu ta jamhuriyar Nijar aka ce sake gina ƙasar da za a yi kuma gina ƙasa kuma an san ko su wane ne gaba-gaba wanda ya kamata a ce su ne masu ke gina ƙasar matasa ne. Kamata a ce sun fara gani a ƙasa. Yan abun nan ko mun kaɗan ƙin shi dai ko mun kaɗan ƙin shi ya kamata a ce matashin gashi an ɗan bashi ya je ya ci gaba da sana'ar da yake yi a kai domin ya rika samun na korewa wato guda a baki sanati ake cewa da harshen Hausa.
14: Wannan damar tana da nufin haɓaka samar da kuɗaɗe da ma damar samun lamuni ga al'ummar da ba ta samun damar amfana da tsarin banki na gargajiya. Abinda malama Zainabu ke cewa abu ne mai kyau musamman gare su mata da matasan.
5: To wallahi wanga tallafin ga da muka aka samu abu ne mai albarka. Mata kun an tallafa musu. Macewa in tana ga sana'arta abu da yawa in tana cikin ɗakin ta ko ba cikin ɗakin take tana buƙatotinta da yawa wanda zahiri hatta taimaka ma danginta. Muna hata wanga tallafin da aka sa da za a sa a mata da matasa a sa shi a hanyar suko Allah sa suko su yi abin da ya yi hakana.
14: Bayan tattara kuɗaɗen hukumar ƙasar ta jamhuriyar Nijar suka bayyana tsarin domin ya zama kayan aiki na gaske na kago sauyi a fannin tattalin arziki da zamantakewa ta hanyar shirye-shiryen Niger na da burin fadada hanyoyin samun hidimomin kuɗi na zamani da rage rashin daidaiton tattalin arziki da kuma haɓaka tsarin shigo da masu rauni a cikin cigaban ƙasa.
2: Agai da Cima Ila Yusufu. To yanzu kuma sai batun karancin mai inda a Madagascar inda ake cigaba da wato lamarin ke cigaba da jefa al'umma cikin halin kakanikai yayin da harkokin sufuri suka tsaya cik iyalai kuma ke fama da kuncin kula da lafiya da sana'o'insu a daidai lokacin da jerin gwanan yan bumburutu ya cika wuraren sayar da mai. Wannan matsala da ta makamashi ta da baibaye kasashen Afirka baki ɗaya sakamakon tsadar shigar da man fetur da karancin kuɗaɗen waje gami da yadda yakin gabas ta tsakiya ke rura wannan matsala. Ga fasarar rahoton Alfred Landsteg.
16: Sautin kar injin generator na tashi. Wannan sauti ne da ya zama ruwan dare a Antananarivo, babban birnin kasar Madagascar kenan. Kuma a gidajen mai dogon layi ya zama tankar abin ado na rayuwar mutanen wannan ƙasa. Abinda ke nuna tasirin yakin da ke faruwa can nesa da su tsawon dubban kilomitoci. Razzafi Arisowa Jane, mai shekaru 84, na zaune ne da jikanta, wanda ke fama da rashin lafiya kuma yake buƙatar maganin gaggawa. To amma tsadar kuɗin mota ya sa ba ta da iko ko halin kai shi asibiti ko kuma kira likita ya duba shi.
17: Because of this fuel shortage, we can't do anything to get to the hospital.
18: Saboda wannan karancin man, ba mu da wata dabarar daukar mara lafiya zuwa asibiti. Rashin lafiyar kuwa sai ƙara tsananta take yi. Babu magani.
16: Rokoto Arimanana Missa jika ne ga Jen.
19: I feel very unwell and I've wanted to be cured for a long time.
20: Ina jin jikina yayi tsanani kwarai kuma na dade ina fatan na warke. Iyayena ba su da halin biyan kudin kwanciyar asibiti. Gashi ina jin radadin azaba. Ciki na yakan kumbura har ya kai ga kafafuna lokaci-lokaci. Nakan gagara yin tafiya. Muna neman taimako.
16: Ba su kade bane wannan matsatsi ya shafa. Rokoto Jane mai tuka taksi mai shekaru 80 wanda ya kwashe sama da shekaru 40 yana wannan aiki ya bayyana cewa wannan shine lokaci mafi kunci da ya taba gani a rayuwarsa.
21: Difficult to feed my family. I pray that the war between Iran and the US and Israel ends because
22: aiki ya gagara ciyar da iyali ya zama babban kalubale. Ina addu'ar yakin nan tsakanin Iran da Israel ya zo karshe domin kuwa rayuwa babu man fetur tana da daci kwarai. Rayuwar mu gaba daya ta dogara ne ga mai. In babu shi, rayuwa za ta zo da tangarda.
16: Hukumomi a Madagascar sun bayyana cewa an riga an dauki matakan gaggawa na dan wani lokaci. Radrian Arevelo Lalaina shine magajin garin Antananarivo.
23: I believe there are already solutions and a well-prepared government plan.
24: Na yi imanin cewa an riga an samo bakin zaren warware matsalar kuma gwamnati ta fito da tsari na kwarai. Duba da tsarin dokar ta ɓaci a kan makamashi. Muna fatan abubuwa su daidaita da wuri tunda sun ce a ba su kwana 15. Ina ga an riga an fara warware lamarin yadda ya kamata.
2: Fasarar rahoton Alfred Landsteg kenan. To sai kuma mu koma Najeriya inda yan hamayya a kasar suka fara martani kan wasu kalamai da aka jiyo sun fito daga bakin shugaban hukumar zaben kasar Jawash Amufi Tanwan da yake nuna fargaba cewa matsalar tsaron da ake fama da ita a wasu sassan kasar na iya shafar zaben 2027 da ke tafe. Ya bayyana hakan ne dai lokacin wata gana da babban sufetan yan sandan Najeriya Tunji Disu. Ga rahoton Abdul Halilu.
25: A cewar 'yan adawar waɗanda tuni waɗannan kalamai na shugaban hukumar ta INEC ba su yi masu daɗi ba. Fargaban da yake nunawa wata alama ce ta wani shirin ƙarƙashin ƙasa na ganin an yi amfani da wannan matsala da wata manufa. Ibrahim Abdullahi na jam'iyyar PDP mai hamayya ya bayyana mani yadda yake kallon lamarin.
26: Muna kaito da wannan kalaman kuma dama mun riga mun faɗa manufan nasu kenan. Yunkuri irin na wannan gwamnati ta APC ƙarƙashin jagorancin Bola Ahmed Tinubu domin idan da za ka yi waiwaye shekaru 10 da suka wuce akwai wasu 'yan barazana kaɗan ga ci ƙasar nan amma jihohi uku na arewa maso gabas ke fuskantar wannan barazana. Yobe da Borno da wani sashi na Adama a lokacin suka ita yi kuwa cewa PDP ta gaza PDP ce ke haddasa wannan rashin tsaro don ta dore a mulki karshen ta dai gashi Allah ya kawo mu an waye gari a ko ina a Najeriya yanzu baka da bangaren da ba a fuskantar mummunan rashin tsaro wanda ba a taba ganin irin sa ba a yankin duniya to in babu wuta me ya kawo hayaki shugaban hukumar zabe na kasa yana gaya maka cewa akwai wuraren da ba za a iya yin zabe ba tun da wuri cewa akwai wani shiri mummuna da suke yi na su tabbatar da ba su yi zabe wasu bangaren ba da suke ganin abokan hamayya suna da karfi domin su gabatar da dalilin su da za su yi magudi
25: shi ma Dr. Ladan Salihu daya daga cikin masu magana da yawun jami'ar ADC cewa yayi
0: mun yi gargadi wa ƴan Najeriya game da yadda shi a mafitan yake takun saka da dukkan wato gangami na ƴan adawa yana tsumbure a aikin sa cewa bai fito yayi aiki ba sani ba sabo kuma cikin adalci ba a daidai lokacin da ƙasa take cikin hali na kunci ana kisa bila adadin bayin Allah sannan ya fito ya bayyana wa ƴan Najeriya cewa hukumar zabe ba za ta iya yin zabe a wuraren da ake tashin tashina ba bi ma'ana in kai fashin baki shine jihohin Zamfara Sokoto Kebbi da Katsina da Kaduna da ma wani bangare na Kano da Borno da Yobe da sassan Adamawa duk wannan abin tanadi ne dan a rage ƙuri'un mutane ko kuma jama'ar arewa wannan kuma ba zai yiwu ba saboda haƙƙin kowanne dan ƙasa ne a bashi dama ya jefa ƙuri'a
25: to sai dai ce hukumar zaben ta ane kalaman shugaban hukumar wani jan hankali ne kawai ga hukumomin tsaro dan ganin an shawo kan matsalar kafin lokaci ya ƙure ga abin da shugaban ke cewa
1: the scale of insecurity across the various parts of Nigeria presents a threat
6: Rashin tsaro a wurare da dama a fadin Najeriya ya kasance wata barazana ga tsarin gudanar da zabe da kuma ingancin sa. Abinda ya kamata sai an dauki kwararren matakan tsaro kafin zabe da gudanar da kwararren bincike. Wannan zai ba mu damar gano wuraren da matsalolin suke domin tura jami'an tsaro don kare masu zabe da ma'aikatan aikin zabe da ma tsarin zaben baki daya.
25: To sai dai da waɗannan kalaman kariya daga hukumar ta INEC wasu ƴan hamayya na tuna abinda ya faru a lokacin zaben shekara ta 2015 a Najeriya lokacin da aka dage gudanar da zaben shugaban kasa sakamakon matsalar rikicin Boko Haram a arewa maso gabashin kasar lamarin da ya fadda zazzafin martani Abdul Halilu sashen sanin BBC daga Abuja Najeriya
2: to su kuma ga wannan sanarwar ra'ayi riga kowa da irin tasa

0: ሰላም እንደምን አመሻችኋል አድማጮቻችን ለአርብ ምሽት ያልናቸውን የቢቢሲ አማርኛ ዘገባዎች እነሆ ይዘን ቀርበናል። በዛሬው ፕሮግራማችን የጥንታዊቷ አክሱም መጠሪያ አክሱም ጽዮን ቅድስት ከተማ እንዲሆን ስለመወሰኑ
1: ቅድስት ብላ እንድትጠራ ቅድስትም ያስብላት ደግሞ በማካከል በከተማው ውስጥ ላይ ያሉ እንደ መጠጥ ቤቶችን እንደ ማንኛውም ነገሮችን ሆቴሎችም ሁሉም ያው እነሱም ፍርሃት የሚወጣበትን ህግን ያወጣን ያለ ነው።
0: በጅማ ዞን በግድብ ግንባታ ምክንያት የተፈናቀሉ አርሶ አደሮች ችግር ላይ ወድቀናል ይላሉ።
2: በመስኖ ግድቡ ሙሌት ምክንያት ምትክ መሬትም ሳይሰጡን ንብረታችንም ሳይተመን ዝም ብለው ነው ያፈናቀሉን።
0: ሌሎችንም ዘገባዎች አካተናል እንድትከታተሉን ግብዣችን ነው። ማክሰኞ ዕለት በተደረገው የትግራይ ክልል የቀድሞ ምክር ቤት ስብሰባ በፕሬዝዳንትነት የተመረጡት ዶክተር ደብረጽዮን ገብረ ሚካኤል የሚመራው ካቢኔ ዛሬ ስብሰባ መግባቱን ተከትሎ ሌተናንት ጀነራል ታደሰ ወረደ የጊዜ አስተዳደሩ ስልጣን በጉልበት እየተያዘ መሆኑን ገለጹ። ፕሬዝዳንት ታደሰ በጽፈት ቤታቸው የፌስቡክ ገጽ በወጣው መልእክታቸው ተመርጠናል የሚሉ አካላት ዛሬ በክልሉ ጊዜ አስተዳደር የካቢኔ ስብሰባ አዳራሽ የካቢኔ ስብሰባ መጀመራቸውን ገልጸዋል። ስብሰባው የተካሄደ ያለው በጸጥታ አካላት ጥበቃ መሆኑንም ጠቅሰዋል። የህዝባዊ ወያነ ሓርነት ትግራይ ህወሓት ቃል አቀባይ የሆኑት አቶ ሚካኤል አስገዶም በበኩላቸው የጀነራል ታደሰ ወረደን ክስ አስተባብለዋል። ህወሓት ዛሬ ሲያደርገ የነበረው ጉባኤ ማምሻውን መጠናቀቁን አስመልክቶ ባልደረባችን አወት ገብረ እግዚአብሔር ከአቶ ሚካኤል አስገዶም ጋር አጭር ቆይታ አድርጓል።
3: በጸጥታ ኃይሎች ታጅቦ አልገቡም። በተመንግስት ስለሆነ በአካባቢው ያው ጥበቃ ሊኖር ይችላል፣ የተለመደ ጥበቃ። ጋዊ ፕሬዚደንት ነው ዶክተር ደብረጽዮን ገብረ ሚካኤል። ያው በነባሩ በምክር ቤት ተሰብስቦ በሰሞኑን የመረጣቸው ህጋዊ የትግራይ ፕሬዚደንት ነው። ህጋዊ ፕሬዚደንት ደግሞ በእንደዚህ አይነት መልኩ ሊገባ አይችልም። ያው የተባለውን የተጻፈውን ጽሁፍ እናስተሳሰው ነው ትክክል ያለ ነው እንጂ እንደ ወትረው ጀነራል ታደሰ ወረደ ፕሬዚደንት እያሉም ያው ሲደረግ የነበረ ጥበቃ ኖርማሊ በዛ የቀጠለ ነው። አዲስ ነገር አዲስ የመጣ ኃይል የለም፣ አዲስ የተሰራ ስራ የለም።
4: ዛሬ በሶሻል ሚዲያ የተላለፈው መልእክት የጀነራሉ መልእክት የኃይል እርምጃ እንደወሰዳችሁ ነው የሚያመለክተውና ለምሳሌ ጀነራሉ ስልጣኑን የማያስረክብ ከሆነ ምን አይነት እርምጃ ነው የምትወስዱት?
3: የጀነራል ታደሰ ወረደ ስልጣን መጋቢት 30 ላይ አልቋል። የስልጣን ሽግግር እስኪካሄድ ድረስ አሁንም ቀጥለዋል። ይሁንና ከመጋቢት 30 በኋላ ፕሮሰሱ እስክንጨርስ ነው የቆየ ነው እንጂ ህጋዊ መንግስት መርጠናል፣ ህጋዊ ፕሬዚደንት መርጠናል። የተመረጠው ፕሬዚደንት ነው ህጋዊ እንጂ በመጋቢት 30 የፈረሰውን የጊዜያዊ አስተዳደር ፕሬዚደንት አይደለም ህጋዊ የሚሆነው ማለት ነው። ስለዚህ ህጋዊ አሁን ሞት ያለው ፕሬዚደንት ነው ህጋዊ ሆኖ እንዴት ነው ህግ ጥሰው ነው የሚያስተሳሰው የሚመጣው? ስለዚህ ከነ መጀመሪያው አሰሳው ሰውና ጽሑፉ መልእክቱ የተሳሳተ መልእክት ነው ያለው፣ ሊታረም ነው የሚገባው።
4: ዋስትናስ ልትሰጡት ትችላላችሁ ወይ?
3: ዋስትና ምናምን ማለት ወደዛ የሚያስከድ ችግርም እስካሁን አልተፈጠረም። የለም ማን ለማን ዋስትና ይሰጣል? ጀነራል ታደሰ ኮታጋይ ነው፣ እድሜው ሙሉ ለትግራይ ህዝብ የታገለ ነው።
4: እና መልእክቱ እንዴት ነው የሚስተካከለው ታዲያ?
3: እሱ የውስጣችን ስለሆነ ራሳችን በራሳችን በመግባባት በመራራት የምንፈታው ነገር ነው የሚሆነው። ብዙም የሚያጨናንቅ ነገር አይመስለኝም።
4: ይሄንን ውሳኔያችሁን ተከትሎ ከዓለም አቀፍ ማህበረሰብ የዲፕሎማሲ ማህበረሰብና ከፌደራል ጋር ያደረጋችሁት ውይይት አለ? እናም በፌደራል እና በዓለም አቀፍ ማህበረሰብ ተቀባይነት ካላገኛችሁ ቀጣዩ

0: እርምጃችሁ ምንድን ነው የሚሆነው?
1: በፌደራል መንግስት የሚያገናኘን ያው የፕሪቶሪያ ስምምነት ነው። የፕሪቶሪያው ስምምነት እንዲፈጸም 3 አመት ሙሉ እኛ ላይ የደረሱ ህዝባችን ላይ የደረሱ ችግሮችን ተቋቁመን ለሰላም ስንል ቆይተናል። የፕሪቶሪያው ስምምነት ለትግራይ ህዝብ በጣም ቁልፍ የሆኑ ችግሮችን መፍታት አልቻለም። ሙሉ በሙሉ እንዳይተገበር ደግሞ ፈቃደኛ አይደለም። ስለሆነ በይፋ የፕሪቶሪያ ስምምነት ፈርሷል ብለን አውጀናል። ከዛ በኋላ ያው በሁለቱም ስምምነት የነበረ ጊዜው አስተዳደርም ፈርሶ ያው በህዝብ የተመረጠውን ነባሩ ቤት ምክር ቤት እንዲመለስ አድርገን ያው ህጋዊ ፕሬዚደንት መርጠናል። ስለዚህ ከፌደራል የምናደርገው ውይይት ከእንግዲህ ከዚህ ቀጥሎ ላለው ሂደት ልንወያይ እንችላለን። በሰላም ችግሮቻችንን እንፈታ እንፈልጋለን። እኛ እስካሁን ኢትዮጵያውያን መሆናችንን አስበን ነው እየተጓዝን ያለ ነው። ይሁንና ያው እንድንገፋም እየተደረገ ነው ያለው። ይሄን የመግፋቱ ሁኔታ መቀጠል የለበትም የሚል አስተሳሰብ ነው ያለን። ከዚህ ያለፈ ነገር ግን ሌላ የሚያደራድሩ ነጥቦች የሉንም። ሲኖሩ ቤታችን ክፍት ነው ብለን ባለፈም ተናግረናል። አሁን መድገም እንፈልጋለን። በሰላማዊ መንገድ ሁሉም ችግሮች ለመፍታት ፈቃደኛ ከሆነ አካል ላይ ሁሉ ጊዜ ዝግጁ ነን የሚል ነው። ከዓለም ማህበረሰብም እንዲሁ በድርድር የሚያምን ድርጅት ነው፣ መንግስት ነው። ስለዚህ በችግሮቻችን ከማንም አካል ተደራድረን እየተስማማን እየተወያየን ለመሄድ ዝግጁ ስለሆነ የዓለም ማህበረሰብም በዚህ መልኩ ቢያየው ጥሩ ነው የሚል ሀሳብ ነው ያለኝ። ባይቀበለው የሚል ጥያቄ ለምንድን ነው የማይቀበለው ነው። ይሄ ህገ መንግስታዊ መብታችን ነው። ህዝብ በመረጠው ራሱ በራሱ እንዲተዳደር መብቱ ነው። ስለዚህ በህዝብ መብት በህገ መንግስታዊ መብት ላይ ማመን ነው ያለባቸው። ካልሆነ ለመብታችን ለህገ መንግስታዊ መብታችን ለሉዓላዊነታችን ለራሳችን በራሳችን ለመተዳደር የሚያበቃንን መንገድ ነው የምንከተለው። በዚህ ላይ ደግሞ ያው ኮምፕሮማይዝ አናደርግም የሚታወቃል። መብታችን ኤክሰርሳይዝ የማድረግ ፍላጎት አለን። እሱ ደግሞ በማንም በኃይል ሊጫነን አይገባም የሚል ሀሳብ ነው ያለን።
2: በኦሮሚያ ክልል ጅማ ዞን ሊሙሰቃ ወረዳ ከ5000 በላይ የሚሆኑ አርሶ አደሮች ምትክ መሬት ሳይሰጠን ከርሻችን ተፈናቀለን ሲሉ ለቢቢሲ ተናገሩ። አርሶ አደሮቹ የእርሻ መሬታቸው በግዙፉ አርጆ ደዴሳ የመስኖ ፕሮጀክት ምክንያት መወሰዱንም ተናግረዋል። ብዙዎቹ አርሶ አደሮች በ1990ዎቹ አጋማሽ ከሐረር በድርቅ ምክንያት ወደ ሊሙሰቃ ወረዳ መስፈራቸውንም ያወሳሉ። አርጆ ደዴሳ የመስኖ ፕሮጀክት በወረዳው 8 ቀበሌዎችን የሚያካትት ግዙፍ አገራዊ ፕሮጀክት ነው። የኦሮሚያ ክልል የመስኖ ባለስልጣን በበኩሉ አርሶ አደሮቹ ምትክ መሬት ተሰጥቷቸዋል ይላል። ከ5000 አባወራዎች መካከል አንዱ የሆኑትና ስማቸው እንዲጠቀስ የማይሹ አርሶ አደር ግን ችግር ላይ ወድቀናል ሲሉ ያሉበትም ሁኔታ እንዲህ አብራራሉ።
3: በመስኖ ግድቡ ሙሌት ምክንያት ምትክ መሬትም ሳይሰጡን ንብረታችን ሳይተመን ዝም ብለው ነው ያፈናቀሉን። በርግጥ በ2008 ዓመተ ምህረት ለተወሰኑ ሰዎች ትንሽ የገንዘብ ሰጥተዋል። የሰጠው ገንዘብ ግን ለ3 ዓመት ምርት ብቻ ተሰልቶ ነው። እኛ ግን ከ10 ዓመት በላይ በቦታው ቆይተናል። ቡና ተክለው ያመረቱ ያሉ አሉ። ጫት፣ አቮካዶ የተከልንም አለ። ከላይ የመጣ ተዛዝ ነው በማለት ቀሪ ቦታ ላይ ተፈራላችሁ ብለው ነው ያፈናቀሉን። ሰሞኑን የበቆሎ ማሳችን በውሃ ተወስዷል። ንብረታችን እንድናነሳ ቅድመ ማስጠንቀቂያ እንኳን አልሰጡንም። ለጠፋ ንብረት ካሳ የለም፣ ባዶ መሬት ብቻ ነው የምንሰጣችሁ አሉን። እሱም አልተሰጠንም። ጊዜያዊ መጠለያ እንኳን የለንም። ልጆቻችን ተበታትነዋል። ምንም አይነት እርዳታም የለም።
2: ሌላ አርሶ አደር በበኩላቸው ማሳቸው ሙሉ በሙሉ መወሰዱንና ከወረዳ እስከ ክልል ድረስ አቤት ቢሉም ምላሽ እንዳላገኙ ለቢቢሲ ተናግረዋል።
4: አሁኑኑ ተነሱ አሉን። ጭራሽ ምንም አታርሱም በማለት ውሃ የሚተኛበት ማሳ ላይ የነበሩትን ወደ ሌላ ራቅ ብሎ ወደሚገኝ ሰፈር ባዶ ቤት እየተፈለገ በግድ እዚያ እንዲገቡ እየተደረገ ነው። የመንግስት የጸጥታ አካላት በስፍራ ተሰማርቷል። የምንዘራበት ወቅት ነው። በዚህ ሰዓት እጃችሁን አጣጥፋችሁ ተቀመጡ ነው የሚሉን። የሚታረስ መሬት ማግኘት ራሱ በዚህ ጊዜ የማይታሰብ ነው። ቀለብ ለቤተሰብ አናገኝም። የወደፊት እጣ ፈንታችን አሳሳቢ ሆኗል። ዋማ ማሬቦ ቀበሌ ብቻ ከ2000 በላይ አባወራዎች መደጃላላ ቀበሌ ከ1000 በላይ አርሶ አደሮች ተፈናቅሏል። በተባይላላ ቀበሌ ደግሞ 500 ይሆናሉ የተፈናቀሉት። የዛሬ 10 አመት አካባቢ የ3 አመት ምርት ካሳ ብሎ ትንሽ ገንዘብ ሰጡ። ለዚያ ነበር ዝም ብለን እስከዛሬ ተቀመጥነው። ሙሉ ካሳ እንኳን ቢሰጡን ምን አለ? በዚህ ሀገር ኑሮ ተስፋ ቆርጠናል። ነገ ወንዝ ዳር አስፍሮን ሲያበቁ ከዚያም ተነሱ ሊሉን ይችላሉ።
2: የአርሶ አደሮችን ቅሬታ በተመለከተ ያነጋገርናቸው የኦሮሚያ መስኖ ባለስልጣን ህዝብ ግንኙነት ኃላፊ አቶ ዘየደ ተሾመ ካሳው ተከፍሏቸዋል ይላሉ።
5: መስኖ በፌደራል መንግስት የሚሰራ ነው። ነዋሪዎቹ በሰፈራ ነው ወደዚህ አካባቢ ሄዱት። አርጆ ደደርሳ ትልቅ ፕሮጀክት ነው ገና አልተጠናቀቀም። በዚያን ጊዜ ከዘውኑ ጋር በመነጋገር ነበር ስራ የተጀመረው። በወቅቱ ተለዋጭ ቦታም ተሰጥቷቸው ነበር። የፌደራል መስኖ ባለስልጣን ከ10 አመት በፊት ቦታውን ሲረከብ ለአርሶ አደሮቹ ተለዋጭ ቦታም ካሳም እንደተሰጣቸው ነው ማቆ። አሁን ያለበት ሁኔታ አላውቅ። ምትክ መሬትን በተመለከተ የተሟላ መረጃ የለኝም። እኛ ተለዋጭ መሬት የመስጠት ስልጣን የለንም። ምትክ መሬት የመስጠት ጉዳይ የሚመለከተው ዞኑን ነው።
2: በጉዳዩ ላይ የሚመለከታቸውን የዞን አስተዳደር ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። አድማጮቻችን እየተከታተላችሁ ያላችሁት ቢቢሲ አማርኛ ነው። አሁን ደግሞ አጫጭር ዜናዎችን ላሰማችሁ። ደቡብ አፍሪካ መጤጠል ጥቃቶችን ያሳያሉ የተባሉ ሐሰተኛ ቪዲዮዎችን አወገዘች። ይሄ የተባለው በአገሪቱ መጤጠል ጥቃቶች እየተባባሱ ነው በሚል የዲፕሎማሲ ውጥረት እየጨመረ በመጣበት ወቅት ነው። አሜሪካ ጦርነቱን ለማብቃት ለኢራን ላቀረበችው የሰላም ሐሳብ ምላሽ እየተጠበቀሽ ነው። ኢራን በበኩሏ አሜሪካ ዲፕሎማሲን በወታደራዊ ጀብደኝነት እየተካች ነው ስትል ወቅሳለች። በአሜሪካና በኢራን መካከል ውጥረቱ ሲባባስ የዶላር ዋጋ ተዳከመ። ዋነኛው የነዳጅ ግዢ መገበያያ የሆነው ዶላር በገበያ ላይ ያለው ዋጋ ከሌሎች ዋና ዋና ገንዘቦች አንጻር የ0.14% ቅናሽ ታይቶበታል። በባህረ ሰላጤው ጦርነት የተነሳ የዓለም የምግብ ዋጋ ጭማሪ ማሳየቱን ቀጠለ። የምግብ ሸቀጦች ዋጋ በሚያዝያ ወር በ1.6% ጭማሪ ማሳየቱን የፋኦ መረጃ አመልክቷል። የአሜሪካ እገዳ 13 ቢሊዮን ዶላር የሚያወጣ ነዳጅ የጫኑ መርከቦችን ማስቆሙ ተገለጸ። ከሰባ በላይ የሚሆኑት መርከቦቹ ከ166 ሚሊዮን በርሜል በላይ ነዳጅ የጫኑ ነበሩ ተብሏል። የጀርመኑ ሚኒስትር በአገራቸው ለተፈጠረው የኢኮኖሚ መቀዛቀዝ ኃላፊነት የጎደለው ያሉትን የትራምፕ ጦርነትን ተጠያቂ ያደረጉ ሚኒስትሩ ላርስ የአሜሪካ ፕሬዝዳንት እርምጃዎች በቀጠናው ዓለም አቀፍ የኢነርጂ ቀውስ እንዲፈጠር አድርጓል ሲሉ ወቅሰዋል። ዜናዎቹ እነዚህ ናቸው። የሰሜኑን ጦርነት ተከትሎ ከኢትዮጵያ ኦርቶዶክስ ሲኖዶስ በመውጣት የተቋቋመው የትግራይ ኦርቶዶክስ ተዋህዶ ቤተክርስቲያን ሲኖዶስ የጥንታዊቷ አክሱም መጠሪያ አክሱም ጽዮን ቅድስት ከተማ እንዲሆን መወሰኑን አስታወቀ። ቤተክርስቲያኗ የሲኖዶሱን ውሳኔ ተከትሎ ከተማዋ የቅድስና ምልክት እንድታሳይ የሚያደርጉ ህጎችን እያወጣች መሆኑን የትግራይ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ አረጋዊ ለባልደረባችን አማኑኤል ይልቃል ነግረውታል።
6: አክሱም ያው ቅድስት ከተማ ያው ህገ ልቦናን ህገ ኦሪትን ያው ህገ ወንጌልን ጠብቃ የኖረች የረጅም ዓመት የክርስትና ደሴት ስለሆነች ያለው ቅድስናዋን ብዙ መንበረ ታቦተ ጽዮን፣ መንበረ ጽላትነች፣ መንበረ ሳባ፣ መንበረ ብዙ የቅዱሳን ማርያም ስለሆነች ስለዚህ ካላት ክብር የነበራት ክብር እንዳለ ሆኖ ከአሁን ጀምሮ ደግሞ በከተማዊቷን ጠቅላላ ቅድስና የሚያስብላት ነገር ተጠንቶ ያለው ነገር ሁሉ ግብዓቶችን ቆርቧል። ስለዚህ ለረጅም ጊዜ ቅድስት ከተማ ያው በእንግሊዘኛም የተለያዩ ሰዎችን በጎግል ላይ ሲታይም ሆሊ ሲቲ ነው የምትባለው። ስለዚህ እኛም ደግሞ በዚህ ዘመን ደግሞ ያላት ቅድስና ያላት ክብር ወለደውን ይዞት እንዲሄድ ጥናት ከቀረው በኋላ ከተወሰነ ቀን ጀምሮ ከተማይቱ በሙሉ ቅድስት ተብላ እንድትጠራ፣ ቅድስት የሚያስብላት ደግሞ በመካከል በከተማ ውስጥ ላይ ያሉ እንደ መጠጥ ቤቶችን እንደ ማንኛውም ነገሮችን እነሱ ጥናት ተደርጎ ከእንደሌላ ማንኛውም የማይደረግባት ሆቴሎችም ሁሉም ያው እነሱም ስርዓት የሚወጣበትን ህግን እያወጣን ያለ ነው። ስለዚህ በዚህ ዙሪያ ያው ቅዱስ ሲኖዶስ ያው ቅድስት ከተማ አክሱም ብሎ ሰይሟታል ማለት ነው።
7: ቀደም ጥናት ተደርጎ የሚል ነገር አንስተውልኝ ነበርና ምናልባት ሊዘረዝሩልኝ ከቻሉ ከተማዋን ቅድስት ለማለት ያስቀምጣቸዋቸውን ምክንያቶች
6: እሱ በባለማዊት ተጠንቶ ተቃርቦ ያው ተጠቅለመልሶ ወደ ጓዮው ስለሚቀርብ ተቀጣያው በተቀምጦ በወር እንደተደወለልኝ አሳውቃለሁ። አንድ ወለስተ ውስጥ ብለን ማለት ነው።
7: አሁን ያነሱልኝ አንድ ነገር አለ። ከዚህ ከመጣት ቤቶች ከሆቴሎች ጋር በተያያዘ ህግ ያወጣችሁ እንደሆነና እሱ ምን እንደሆነ ቢያብራሩልኝ። እንደገና ደግሞ ቅድስት መባሉ የሚያመጣቸው ሌሎች ለውጦችስ ምንድናቸው?
6: የሚያመጣቸው ለውጦች አንደኛው የጥንት ታሪኳን ማንነቷን ያለውን ክብሯን ወደፊት ዓለም እንዲያውቀው ማድረግ ነው። ሁለተኛ ደግሞ በከተማ ይቷል ቅድስት ከተባለ የቅድስና ሰራ ሊሰራ ይገባል የሚባለው ማለት ስላለበት በከተማይቷ ዙሪያ ያሉ ያልተለመዱ ነገሮችን እንደ ጫት ይሁን እንደ ሌሎችን አንዳንድ ነገሮችን በብዛት አይቆም ግን ካሉ እንደ መጠጥ ቤቶችም እንደ ሌሎችም ያሉ ገደብ ያለበት ሰዓት እንዲኖር ያንንም ህግ ምክንያት ቅድስና የሚያስብላ ጠቅላላ ከተማይቷን የቅድስና ምልክት እንድታሳይ የሚያደርጉ ህጎችንም እያወጣን ያለ ነው።
7: ከተማ ቅድስት ተብላ ከመጠራቷ ጋር በተያያዘ ከዚህ ሲያሜ ጋር አብረው የማይሄዱ ተብለው የተለዩ ነገሮች አሉ። ምን ምንድናቸው? ለምሳሌ መጠጥን ጠቅሰውልኛል፣ ሌሎችንም ቢዘረዝሩልኝ።
6: ምንም አይነት ከሱ ጋር የማይሄድ ነገር የለም። ምክንያቱም ምንም አይነት የለም እስካሁን ስለሌለ አሁን ያልኩህ ነገር ማንንም እንግዳ መጥቶ ያው የሆነ ሆቴል ሬስቶራንት ቢገባ የሚያገኛቸው ነገሮች የሆነ ሙዚቃዎች ነገር ካሉ ነው እንጂ እስካሁን የተለየ ነገር አክሱም ላይ ምንም የለም። ምክንያቱም ለዛም የሚቀረን ነገር የለም እስካሁን። ስለዚህ ስለሌለ ያ ቅድስትነቱን ተጠብቆ ለቀጣይ የሚመጡ ነገሮችን ለዛ የተጻፈ የሚሆን ደግሞ እነሱን ማስወገድ ነው።
7: ሌላኛው ጉዳይ የውሳኔ ቁጥር 11 ላይ የተቀመጠው ከአጼ ዮሐንስ ጋር የተያያዘ ጉዳይ ነውና እሱ ውሳኔስ ምንድነው ቢያብራሩልን?
6: ግርም ያው አጼ ዮሐንስ ያው ንግስ አጼ ዮሐን ተብለው ያው እንግዲህ አጋጣሚ በሀገራችን ላይ የነበራቸው አንድነት፣ ፍቅር፣ አገር በንበሩ ሲሉ ያው የከፈሉትን መስዋዕት ለቤተ ክርስቲያኒቷ ደግሞ አማኝ በተለይ በቤተ ክርስቲያን የነበራቸው አብያተ ክርስቲያን በማሰራት ለሀገሪቷን ያላቸው ትልቁ ለታ በሰማይትነት ነው ያረፉትና ቤተ ክርስቲያን ልታስባቸው ይገባል። እንዲህ አይነት ደጋጎች ሰዎችን ካላስታወስን ንፉግነት ነውና ሰማይት ያው ሰማይት ተብለው እንዲጠሩ ለዚህ የክብር ሰማይትነት ቤተ ክርስቲያን ሰጣቸዋለች ማለት ነው።
7: እምታወጡት ህግ ነገር ብላችሁኛልና እንደው እንዴት ነው የምታረጉት? ከከተማ አስተዳደር ጋር በመነጋገር ነው? ምናልባት ደግሞ ከዛ ማከል ነዋሪዎች የተለየ ሐሳብ ያላቸው ካሉስ እንዴት ነው በአጠቃላይ እንደው እንደሚሆነው?
6: ከተማ አክሱም ላይ ምንም የተለየ ነገር ስለሌለ ለቀጣይ ግን ያው ምናያቸው ጉዳዮች ይሆናሉ ማለት ነው።
7: ምናልባት ከዚህ ከእናንተ ካስተላለፋችሁት ሲያሜ ጋር በተያያዘ እንዲወሰድ የሚፈልጓቸው እርምጃዎች ይኖሩ ይሆን? ለምሳሌ በህግ በሚታወቀው ደረጃ ባለማዊ ህግ ማለቴ ነው የከተማ ሲያሜ አክሱም ብቻ ነው። ስለዚህ እሱ እንዲቀየር ምናልባት የምታቀርቡት ጥያቄ ይኖር ይሆን ወይስ እንደዚህ ከዚህ ጋር የተያያዙ ነገሮች ቀጣይ እርምጃዎች ምን ይሆናሉ?
6: ለቀጣይ እነሱም ያው እንግዲህ ከከተማ አስተዳደር ይሁን ከሚመለከታቸው አካላት ያው ሲኖዶስን ከወሰነ ሲኖዶስን ተግባራዊ የማድረግ ግዴታም ስላለበት ከነሱ ጋር መነጋገር ቀጣዩን እንሄድበታለን።
7: ከሰሞኑ እንግዲህ በአክሱም ከተማ ጋር ሙስሊም እምነት ተከታዮች ከመስጊድ ጋር በተያያዘ የተፈጠሩ ችግሮች ነበሩ። ከዛ ጋር በተያያዘ እንደው ምናልባት በሙስሊም ማህበረሰቡ ዘንድ ቅሬታ ሊፈጠር ይችላል ይሄ ነገር የሚል ስጋት ይኖራችሁ ይሆን?
6: ከሙስሊም ህብረተሰብ በተለይ ከአክሱም ህብረተሰብ ጋር ያለው በሰላም በፍቅር የሚኖሩ ወንድማማች ናቸው። በቅድስ ከተማ አክሱም የተለየ ነገር ሐሳብ ይኖራቸዋል ብዬ በግሌ አላምን። ምክንያቱም ረጅም ጊዜ እነሱም አክሱም ስንል ቅድስት በመሆኗን፣ ታላቅነቷን፣ ጥንታዊነቷን፣ ቅርስነቷን አምነው ያው ለበዓል የሚመጣ ነው በአብረው ነው የሚሰሩት። በገበያው ላይ አንድና በአንድ ላይ ነው የሚሰሩት። በተለያየ በማይኮል በሚደረገው ነገር ህብረተሰቡ በሚገለገልባቸው ህብረተሰቡ በሚሰራቸው ላይ በአንድ ላይ የሚሰሩት ተማምነው ተስማምተው የሚኖሩበት ነው። በቅድስ በመባሉ እነሱ እንደውም የተለየ ድጋፍ ይሰጣሉ እንጂ የተለየኛ ያው እነሱ የሚቃወሙት ነገር ሊኖራል ብዬ አላስም በግሌ ነው። ካለ ግን ከሙስሊም ህብረተሰቡም ጋር መነጋገር ይቻላል። በአክሱም ላይ ያለው ህብረተሰቡ ለረጅም ጊዜ የቆየ የተለማመዱ ምን መደረግ አለበት ምን መደረግ የለበትም በሁለቱ ህብረተሰቦችን ዘንዳ ለረጅም ጊዜ የቆየ የሰላም የአብሮነት የመቻቻል የጋራ እሴቶችም ስላሏቸው በዚህ ላይ አለ ብዬ ይፈጥራል ብዬ አላስም።
2: በአክሱም የሚገኙ የእስልምና እምነት ተከታዮች ሃይማኖታዊ ስርዓቶች የሚፈጽሙበት ቦታ ሲጠይቁ ዘመናት የተቆጠሩ ሲሆን ከሃይማኖት ስርዓት ጋር በተያያዘም በተለያዩ ግዚያቶች ግጭቶች ተከስተዋል። ለዚህም አክሱም ቅድስት ከተማ መሆኗ በመክንያትነት ይጠቀሳል። አድማጮቻችን የዛሬውን በዚህ ሆነው የምናጠናቀቀው ሌሎች ዝርዝር ዘገባዎችን በድረገጻችን ወይም በፌስቡክ ገጻችን ላይ ታገኛላችሁ። ቢቢሲ ኒውስ አማሪክ የዩቲዩብ ገጻችንን በመቀላቀልም መረጃዎችን ታገኛላችሁ። መልካም ምሽት መልካም ቅዳሜና እሁድ ይሁንላችሁ።